የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ግንቦት 18 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ አስደናቂነት የተሰኘ ሐዋርያዊ መልእክት ይፋ ማድረጋቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። አሁን ባለንበት የሰው ሰራሽ አስተውሎት ዘመን ሰብአዊነታችንን ተጠብቆ ለማቆየት ማሰብ፣ መተባበርና መማር እንደሚያስፈልግ መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ አስደናቂነት የተሰኘ ሐዋርያዊ መልእክት ይፋ አደረጉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ አስደናቂነት በሚል ርዕስ የጻፉት የመጀመሪያው ሐዋርያዊ መልእክት ሰኞ ግንቦት 17 2018 ዓመተ ምህረት ይፋ ሆኗል። ሐዋርያዊ መልእክታቸው የሰው ሰራሽ አስተውሎት በሰው ልጅ ላይ ጉዳት እንዳያስከትል ከማሳሰቡ በተጨማሪ የሰው ሰራሽ አስተውሎት በሰዎች ላይ ለሚፈጥረው የበላይነት፣ የማግለልና የጦርነት ተግዳሮቶች ቤተ ክርስቲያን የምትሰጠው ምላሽ የሚገኝበት እንደሆነ ታውቋል። የቀድሞው ርዕሰ ሊቃነ ጳጳሳት ሊዮ 13ኛ ይፋ ካደረጉት አዳዲስ ነገሮች ከተሰኘ ሐዋርያዊ መልእክት ጋር ተመሳሳይነት ያለው የቅዱስነታቸው መልእክት የበላይነትን፣ ማግለልንና ጦርነትን ከሚያበረታቱ ቴክኖሎጂዎች በተቃራኒ ሰው ሰራሽ አስተውሎት ለሰው ልጅ አገልግሎት እንዲውል ጥሪ አቅርበው ዓለም አቀፉ ማኅበረሰብ የቴክኖሎጂ እድገትን ለሰው ልጅ ጥቅም ሊያውለው እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቫቲካን ውስጥ በሚገኘው የጠቅላይ ሲኖዶስ አዳራሽ ውስጥ ሰኞ ግንቦት 17 2018 ዓመተ ምህረት ለተገኙት እንግዶች ባደረጉት ንግግር በኢንዱስትሪ አብዮት ወቅት ርዕሰ ሊቃነ ጳጳሳት ሊዮ 13ኛ ከተጋፈጡት ተግዳሮት ጋር በሚመሳሰል የዘመን ለውጥ ላይ እንገኛለን ሲሉ ተናግረዋል። ሰው ሰራሽ አስተውሎት በሕይወታችን ውስጥ ብዙ ቦታዎችን በመንካት የሰው ልጅ አብሮ የመኖር ውሳኔዎችን የሚቀርጽ እንዲሁም ጦርነት የሚካሄድበትን መንገድ ጭምር በከፍተኛ ሁኔታ እየለወጠው ይገኛል ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቀድሞ ርዕሰ ሊቃነ ጳጳሳት ሊዮ 13ኛ እንደ ጎርጎሮሳውያኑ በ1891 ዓመተ ምህረት ይፋ ካደረጉት አዳዲስ ነገሮች ከተሰኘ ሐዋርያዊ መልእክት ጋር ቀጥተኛ ግንኙነት አለው ባሉት መልእክታቸው የዛሬዋ ቤተ ክርስቲያንም እንዲሁ የወንጌልን ብርሃንና የሰው ልጅ ክብርን መሠረት በማድረግ የዘመኑን አዳዲስ ክስተቶችን ለመተርጎም ተጠርታለች ብለዋል። የሰው ልጅ አስደናቂነት የተሰኘው የመጀመሪያው ሐዋርያዊ መልእክታቸው ለወጣት ትውልድ የወደፊት ሕይወት የሚጨነቁ የሳይንስ ጠበብትን፣ መሐንዲሶችን፣ አስተማሪዎችን፣ የፖለቲካ መሪዎችንና ቤተሰቦችን በሚገባ በማዳመጥ የጻፉት መሆኑን ቅዱስነታቸው አብራርተዋል። በተመሳሳይም በራስ ገዝ የጦር መሳሪያ ሥርዓቶች ኢፍትሐዊና ጭፍን ጥላቻ ባላቸው መረጃዎች ላይ በመመስረት በጤና አጠባበቅ፣ በሥራ ዕድል ወይም የሰው ልጅ ደህንነትን ያስጠብቃሉ በሚባሉ ስልተ ቀመሮች ላይ እጅግ የሚያስደነግጡ አስተያየቶችን መቀበላቸውን ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰው ሰራሽ አስተውሎት ቴክኖሎጂ ላይ በጥልቀት ካሰላሰሉ በኋላ ይፋ ባደረጉት የመጀመሪያ ሐዋርያዊ መልእክታቸው ቴክኖሎጂ ለሰው ልጆች ብልጽግና፣ አብሮነትና መደጋገፍ የበኩሉን አስተዋጽኦ ማበርከት እንደሚገባ አሳስበው ከጊዜው አሳሳቢ ሁኔታ አኳያ ሕሊናን የሚያነቁና የሰው ልጅ ወደፊት የሚጓዝባቸውን መንገዶች የሚጠቁሙ ቃላት እንደሚያስፈልጉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያኗ የኒውክሌር ጦር መሳሪያ ትጥቅ እንዲፈታ ያደረገችውን የረጅም ጊዜ ድጋፍ በማስታወስ እያንዳንዱ ከፍተኛ የቴክኖሎጂ አቅም ከሥነ ምግባራዊ ማስተዋልና ከሕዝብ ተጠያቂነት ጋር መያያዝ እንዳለበት አሳስበዋል። ሰው ሰራሽ አስተውሎትም በተመሳሳይ መልኩ ከበላይነት፣ ከማግለል ወይም ሞትን ከሚያስከትል የጦር መሳሪያ አመክንዮዎች ነፃ መሆን አለበት ብለው ሐዋርያው ጳውሎስ ለተሰሎንቄ ሰዎች በጻፈው የመጀመሪያ መልእክቱ ምዕራፍ 5 ቁጥር 6 ላይ ነቅታችሁ ጠብቁ ያለውን ምክር በመጥቀስ ቴክኖሎጂ የሰውን ልጅ ወሳኝ የሞራል ንቃትና ስሜት በሚያዳክምበት ወቅት ሰላም ራሱ አደጋ ላይ እንደሚወድቅ አስጠንቅቀው የሰው ልጅ ተግባር አደገኛ የሆኑ ቴክኖሎጂዎችን መገደብ ብቻ ሳይሆን የበለጠ ፍትሐዊ የወደፊት ሕይወትን በጋራ መገንባት እንደሆነ አጽንኦት ሰጥተዋል። በፔሩ በሚስዮናዊነት ባሳለፏቸው ዓመታት ውስጥ እንደ ጎርጎሮሳውያኑ በ2017 ዓመተ ምህረት የጣለው ከባድ ዝናብና ጎርፍ ከፍተኛ ውድመትን ማስከተሉን ያስታወሱት ቅዱስነታቸው መልሶ ግንባታ አገልግሎት ሰጭ መዋቅሮችን ከማደስ የሚበልጡ ነገሮችን እንደሚያካትት መማራቸውን፣ እነዚህም አብሮነትን መጠገን፣ መተማመንን ወደ ነበረበት መመለስና የወደፊት ተስፋን እንደገና ማንሰራራት እንደሆኑ በመግለጽ ማንም ሰው ይህን ብቻውኑ መገንባት አይችልም ሲሉ አስረድተዋል። በኦሪት ኪዳን የኢየሩሳሌም ግድግዳዎች እንደገና መገንባታቸውን የሚገልጽ መጽሐፈ ነህምያን የጠቀሱት ቅዱስነታቸው ምስሉን ለዲጂታል ዘመን ስነ ምግባራዊ ግንባታ እንደ ሞራል በማቅረብ የሰው ሰራሽ አስተውሎት በኅብረት መካከል ታሪክ የሚገነባበት ቦታ ሊሆን እንደሚችልና በዚህም ውስጥ የቴክኖሎጂ እድገት የሰውን ሕይወት ማገልገል እንደሚማር አስረድተዋል። እውነተኛ ልማት እያንዳንዱን ሰውና መላውን ኅብረተሰብ ያማከለ ነው የሚለውን የቅዱስ ጳውሎስ ስድስተኛ አስተምህሮን በመጥቀስ ማንም ሰው ከዲጂታል ለውጥ መገለል እንደሌለበትና በፍጹም ወደ ምርት የእውቀት አፈጻጸም ወይም መረጃነት ደረጃ ሊወርድ እንደማይችል አጥብቀው ተናግረዋል። አንድ ሰው በውስጡ ወይም በውስጧ የትኛውን ማሽን ሊተካው ወይም ሊያግደው የማይችለውን ነጻነት፣ ውስጣዊ ማንነት፣ ፍቅርና የአምልኮ ጥሪ የያዘ ነው ሲሉ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰው ሰራሽ አስተውሎት አማካኝነት የሚመጣ እድገት ለጥቂት ሰዎች ብቻ ከመሆን ይልቅ መላውን የሰውን ልጅ ቤተሰብ የሚጠቅም መሆኑን ለማረጋገጥ በአገሮች፣ በተቋማት፣ በቴክኖሎጂ ገንቢዎች፣ በቴክኖሎጂ ስርዓቶችና እጅግ በተጎዱ አገራት መካከል ትብብር ሊኖር እንደሚገባ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካቶሊካዊት ቤተ ክርስቲያን የሰው ሰራሽ አስተውሎትን አስመልክተው ለሚደረጉ ዓለም አቀፍ ውይይቶች ትህትናና ግልጽነት ያለበት አስተዋጽኦ ለማበርከት ያላትን ፍላጎት አረጋግጠው ይህም ቴክኒካዊ እውቀትን በማካፈል ሳይሆን ለእግዚአብሔር ባለው ግልጽነት ላይ የተመሠረተ የሰው ልጅ ክብርና ህሊና በመጠበቅ እንደሆነ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰዎች በሙሉ ተስፋን እንዲያሳድጉ በመጋበዝ አማኞቹም ሆኑ የማያምኑት የበለጠ ሰብአዊና ወንድማዊ ማህበረሰብን እንዲፈጥሩ በማሳሰብ የእግዚአብሔርን ታላቅነት በሚገልጽ ትህትናዋ ተነሳሽነቱን ለእመቤታችን ቅድስት ድንግል ማርያም በመስጠት የቀድሞ ርዕሳነ ሊቃነ ጳጳሳት ቅዱስ ጳውሎስ 6ኛና ቅዱስ ዮሐንስ ጳውሎስ ዳግማዊ ተስፋ ያደረጉት የፍቅር ስልጣኔ በታሪክ ውስጥ ማደጉን እንዲቀጥል በማለት ጸሎታቸውን አቅርበዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። አሁን ባለንበት የሰው ሰራሽ አስተውሎት ዘመን ሰብአዊነታችንን ጠብቆ ለማቆየት ማሰብ፣ መተባበርና መማር እንደሚያስፈልግ ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: በቫቲካን በተካሄደው ዓለም አቀፍ የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ጉባኤ ላይ የተሳተፉ ቁልፍ የሆኑ ባለሙያዎች እንደተናገሩት ሰው ሰራሽ አስተውሎት ከጊዜ ወደ ጊዜ የሰው ልጅ ነባራዊ እውነታ እየቀየረ መምጣቱን ጠቁመው የሰው ልጅ የወደፊት እጣ ፈንታ ምን ሊሆን እንደሚችል በትኩረት የተወያዩ ሲሆን በጎ ፍቃድ ያላቸው ሁሉ ለጋራ ጥቅም አገልግሎት እርምጃ እንዲወስዱ ሲደረግ ተስፋና ብሩህ የሆነ እድል እንደሚኖር አመላክተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማግኒፊካ ሂዩማኒታስ በተሰኘው አዲሱና የመጀመሪያ ሐዋርያዊ መልእክታቸው የሰው ሰራሽ አስተውሎት ቴክኖሎጂ በዚሁ ከቀጠለ ሰብአዊነትን በመጻረር የሰውን ልጅ ክብርን አደጋ ላይ የሚጥል በመሆኑ ሁሉም ሰው አስቸኳይ ኃላፊነት መውሰድና መጠበቅ እንደሚያስፈልግ የገለጹበት ሲሆን ከዚህም ባለፈ ቅዱስነታቸው ለሰው ልጅ ፊትና ድምፅ ጥበቃ ማድረግ በሚል መሪ ሐሳብ ለዓለም አቀፍ የማኅበራዊ ግንኙነቶች ቀን በቅርቡ ያስተላለፉት መልእክት ሰው ሰራሽ አስተውሎትን ለሰው ልጅ ጥቅም ለማዋል እንደሚያስፈልግና ከጊዜ ወደ ጊዜ እየጨመረ በመጣው የዘመናችን ዋነኛ ጉዳይ ላይ የሰጡትን ትርጉም በግልጽ የሚያሳዩ ናቸው ተብሏል። ለሰው ልጅ ፊትና ድምፅ ጥበቃ ማድረግ በሚል መሪ ሐሳብ ሐሙስ ዕለት ሮም በሚገኘው በጳጳሳዊ የኡርባንያ ዩኒቨርሲቲ ውስጥ በተካሄደው ዓለም አቀፍ ጉባኤ ላይ ከዲጂታል ቴክኖሎጂ ትምህርትና ከባህል ዓለም የተውጣጡ ቁልፍ ተናጋሪዎች ሰው ሰራሽ አስተውሎት በህብረተሰቡ ላይ ያለውን ተጽዕኖና በርዕሰ ሊቃነ ጳጳሳቱ መልእክት ላይ በተጠቆሙት ሶስቱ ዋና ዋና ሐሳቦች ወይም ሶስቶች ላይ ትኩረት በማድረግ ሐሳባቸውን እንዳካፈሉም ተገልጿል። ግንቦት 13 ቀን 2018 ዓ.ም በተካሄደው ጉባኤ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባስተላለፉት መልእክት ላይ የተገለጹት ሶስቱ ምሰሶዎች ማለትም ኃላፊነት፣ ትብብርና ትምህርት ቴክኖሎጂ የሰውን ልጅ ከመምራት ይልቅ የሰው ልጅ መገልገያ መሳሪያ ሆኖ እንዲቀጥል ለማረጋገጥ ያለመ እንደነበርም ተገልጿል። በካምብሪጅ ዩኒቨርሲቲ ፕሮፌሰር የሆኑት ኒል ላውረንስ እንደተናገሩት የሰው ልጅ ፊት በሰው ሰራሽ አልጎሪዝም የሚተካበት የሰው ልጅ ድምፅም በሰው ሰራሽ ድምፆች የሚቀየሩበት መስቀለኛ መንገድ ላይ መሆናችንን ጠቅሰው ኃላፊነት ማለት በእያንዳንዱ የእድገት ደረጃ ላይ ተጠያቂነትን መምረጥ፣ ሰው ሰራሽ አስተውሎት የሰውን ልጅ ክብር ከመበዝበዝ ይልቅ የሚያገለግል መሆኑን ማረጋገጥ እንደሆነም ጠቁመዋል። መጪው ጊዜውን አስመልክቶ በአንዳንድ ተሳታፊዎች በተነሳው ሐሳብ መሠረት ከፍተኛ የሆነ ቁጥጥር፣ ጥልቅ የሆኑ ሐሰተኛ መረጃዎችና ማኅበራዊ መራራቅ የማይቀር ነገር እንደሆነ አመላክተው፣ ነገር ግን ይህ ማስጠንቀቂያ እንደሆነ የተስማሙ ሲሆን ተሳታፊዎቹ ይህንን ችግር ለመቋቋም በቴክኖሎጂ ግዙፍ ኩባንያዎች፣ ፖሊሲ አውጪዎች፣ የሃይማኖት ምሁራንና የሲቪል ማኅበረሰብ መካከል ኅብረት እንዲፈጠር ጥሪ አቅርበዋል። ከዚህም በተጨማሪ የአልጎሪዝም እድገት ከሞራላዊ እድገት ጋር መመሳሰል እንዳለበት የተስማሙት ተሳታፊዎቹ ሰው ሰራሽ አስተውሎት ብቻውን አንድንም ሀገር ወይም ኮርፖሬሽን ሊመራው እንደማይችል ጠቁመው የዲጂታል ክፍፍሉ የማይታለፍ ተግዳሮት እንዳይሆን ለማረጋገጥ በአንድነት ላይ የተመሰረተ ዓለም አቀፍ ትብብር አስፈላጊ መሆኑን አመላክተዋል። የመጨረሻውና ሶስተኛው ምሰሶ የሆነው ትምህርት የሰው ልጅን ለመጠበቅ የመጨረሻው መከላከያ ዘዴ መሆኑን የተረጋገጠ ሲሆን በሰው ሰራሽ አስተውሎት ዘመን ውስጥ ያለው ትምህርት ቴክኒካል ክህሎቶችን በማስተማር ወይም በኮድ አሰጣጥ ላይ ብቻ ሊሆን እንደማይችል ጠቁመው ከዚህም ይልቅ ሂሳዊ አስተሳሰብን፣ ርህራሄንና መንፈሳዊ ማስተዋልን በማሳደግ ላይ ያተኮረ መሆን እንዳለበትም አመላክተዋል። አሁን በመንገኝበት የሰው ሰራሽ አስተውሎት ዘመን ማሰብ ተሰስረና መማር ማለት ወጣቶቻችን እነዚህ መሳሪያዎች እንዴት መጠቀም እንዳለባቸው ብቻ ሳይሆን ይህን በሚያደርጉበት ወቅትም ሰብአዊነታቸውን ጠብቀው እንዲቀጥሉ ማስተማር ማለት ነው በማለት በጉባኤው ላይ የተሳተፉ ፕሮፌሰሮችና የዩኔስኮ ተወካዮች የተስማሙ ሲሆን መጪው ትውልድ እውነትን ከፈጠራና ከተግባቦት ማግኘት እንዲችል ሚዲያና መረጃን መስጠት እንደሚያስፈልግም አመልክተዋል። ምንም እንኳ አልጎሪዝም፣ አድሎ ማስጠንቀቂያዎችና ትክክለኛ የሆነ የሰዎች መስተጋብር መሸርሸር ቢኖርም የጉባኤው አጠቃላይ ስሜት ብሩህ ተስፋና እድል መኖሩን ያመላከተ እንደነበር የተገለጸ ሲሆን የቴክኖሎጂ እድገቶቻችን የሰውን ልጅ ፊትና ድምፅ ትክክለኛ በሆነ መንገድ በመጠበቅ ላይ በማድረግ የሰው ልጅ ይህንን የዲጂታል ድንበር መጠቀም እንደሚችል ተገልጿል። ጉባኤው በጎ ፍቃድ ያላቸው ወንዶችና ሴቶች ለጋራ ጥቅም የሚያገለግሉ ቴክኖሎጂዎች የሚመሩበት የወደፊት ጊዜን ለመቅረጽ የመጨረሻውን ኃይላቸውን እንዲጠቀሙ በማሳሰብ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ጥሪ በጋራ ማስተጋባቱም ተነግሯል። በጉባኤው ማጠቃለያ ንግግር ያደረጉት የቅድስት መንበር የባህልና ትምህርት ጽህፈት ቤት ዳይሬክተር የሆኑት ብፁዕ አቡነ ፖል ቲጌ በዚህ ከቅድስት መንበር የተግባቦት ጽህፈት ቤት ጋር በመተባበር የተዘጋጀው ጉባኤ ላይ የተገኙትን አስተሳሰቦች በማስታወስ የራሳቸውን እይታ ያካፈሉ ሲሆን ብፁዕ አቡነ ቲጌ የዕለቱ በጣም አስፈላጊው መገለጥ ስሜታዊነትን አለመቀበል እንደሆነ ጠቅሰው ከአቅማችን በላይ የሆነ እጅግ በጣም ብዙ መረጃ እንዳለ በማመላከት እንዲህ ያለው ፈጣን ለውጥ እየተካሄደ የእድል አስተሳሰብ የሆነውን የመጠበቅና ማየት ባህሪን መከተል ምን ያክል ቀላል እየሆነ መምጣቱን ገልጸዋል። እኔ እንደማስበው ይህ ጉባኤ ሰው ሰራሽ አስተውሎት የወደፊት ዕጣ ፈንታ ምንም የማይቀየር ነገር መሆኑን ያሳሰበ ጉባኤ ነው ያሉት ብፁዕ አቡነ ቲጌ ከዚህም ይልቅ ማህበረሰቦችን ለመገንባት ሰዎች ሲተባበሩ የሚመጣውን ኤጀንሲ ወደሚለው ቃል በማተኮር እንደተናገሩት በሂደቱ ወቅት የተነሳውን ዌጀንሲ የተሰኘውን ጽንሰ ሐሳብ ያስታወሱ ሲሆን ጉባኤው ራሱ ለዚህ የጋራ ኃይል ሕያው ምሳሌ ሆኖ አገልግሏል በማለትም አብራርተዋል። ከዚህም ባሻገር ይህ ጉባኤ የተለያዩ ሰዎችን ከቴክኖሎጂና ከትምህርት ተቋማት እንዲሁም ድንበር ላይ ካሉ የዓለማችን ክፍሎች አንድ ላይ በማሰባሰብ እኛ የሰው ልጆች ይህ አስደናቂ የሆነ ቴክኖሎጂ የሁላችንንም ፍላጎት ለማሳደግ የሚረዳ መሆኑን ማረጋገጥ የምንችልበትን መንገድ ለመፈለግ ውይይት ለማድረግ ያስቻለ መሆኑን አጽንኦት በመስጠት አረጋግጠዋል። በርዕሰ ሊቃነ ጳጳሳት ሊዮ መልእክት ውስጥ በተገለጹት ሶስት ምሰሶዎች ዙሪያ ንግግር አቅራቢዎቹ ያላቸውን አንድነት የተጠየቁት ብፁዕ አቡነ ቲጌ የቅዱስነታቸው መልእክት ወደዚህ አስቸኳይ የሰብአዊ ኤጀንሲ ፍላጎት በቀጥታ እንዲመለሱ ፍኖተ ካርታ አዘጋጅቶላቸዋል ብለዋል። ብፁዕ አቡነ ቲጌ ኃላፊነትን በቀጥታ ታስቦ ከሚደረግ ነገር ጋር በማገናኘት ኤጀንሲ ከሚለው ነገር ጋር የተያያዘ መሆኑን ጠቅሰው ከመሐንዲሶች እስከ ስራ ፈጣሪዎች እንዲሁም እስከ ተጠቃሚዎች ድረስ ሁላችንም ያሉብን የተለያዩ ኃላፊነቶችን በማስታወስ ይህ ኃላፊነት ሰው ሰራሽ አስተውሎትን በምንጠቀምበት ወቅት በትኩረትና በኃላፊነት መሆን እንዳለበት ብሎም መቼና የት መጠቀም አለብን የሚለው ወሳኝ ጥያቄ እንድናነሳ ያስገድደናል ብለዋል። ትምህርት በተፈጥሮ የሚመነጨው ከዚህ የሥነ ምግባር ኃላፊነት እንደሆነ ያስታውሱት ብፁዕ አቡነ ቲጌ በዚህም ማንበብና መጻፍ ብቻ ሳይሆን ጥልቅ ግንዛቤን ማዳበር እንደሚገባ ጠቁመው ሰዎች ስለ ሰው ሰራሽ አስተውሎት ጥንካሬዎችና ድክመቶች ወሳኝ ግንዛቤ እንዲኖራቸውና በጥሩ አጠቃቀሞች ረገድ ራሳቸውን እንዲያስተምሩ ግንዛቤ መፍጠር እንደሚገባም አሳስበዋል። ብፁዕ አቡነ ቲጌ በመጨረሻም የትብብር ምሰሶን አስመልክቶ ሲናገሩ ሰው ሰራሽ አስተውሎት ሁሉንም የሰው ልጆች የሕይወት ገጽታ ስለሚነካ የተነጠሉ መፍትሄዎችን መፈለግ ከንቱ መሆኑን አጽንኦት ሰጥተው በመግለጽ ከዚህም ይልቅ ተሻጋሪ ለሆነ ነገር በቂ ምላሽ እንዲኖረን በተለያዩ የምርጫ ሀሳቦች መካከል ጥምረት መፍጠር እንደሚገባ ያሳሰቡ ሲሆን በዚህም ረገድ የእሳቸው ጽህፈት ቤት በቅርቡ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከተቋቋመው አዲሱ የሰው ሰራሽ አስተውሎት ኮሚሽን ጋር አብሮ ለመስራት በጉጉት እየተጠባበቀ እንደሚገኝ ገልጸው ይህ ሲሆን በጣም ጠቃሚ ይሆናል ብሎ እንደሚያስቡ፣ ምክንያቱም ሰው ሰራሽ አስተውሎት የኢኮኖሚያዊ ጉዳዮችን፣ የጦርነትና የሰላም ጉዳዮችን፣ የትምህርትና የግንኙነት ጉዳዮችን ጨምሮ የሁሉንም የሰው ልጅ ሕይወት የሚነኩ ጉዳዮች መሆናቸውን አስታውሰው የትኛውም የቅድስት መንበር ጽህፈት ቤት ካልተባበረ በስተቀር ይህንን ጉዳይ ብቻው ሊወጣው እንደማይችል በመግለጽ አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው። የካቶሊክ ቤተክርስቲያን ማህበራዊ አስተምሮ።
2: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅታችንን ነው። በዛሬው ዕለት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘ አርዕስት ወደ እናንተ አድማጮቻችን የምናደርሰው አስተምሮ የሚሆነው የፖለቲካ ማህበረሰብ በሚል አብይ አርዕስት ስር በቁጥር 3 ላይ የፖለቲካ ስልጣን በሚል ንዑስ አርዕስት ላይ የቀረበውን አስተምሮ ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን። ተራ ቁጥር 3 የፖለቲካ ስልጣን ሀሌታዋ የፖለቲካ ስልጣን መሰረት። ቤተ ክርስቲያን በሰው ልጅ ማህበራዊ ባህሪ ላይ የተመሰረተ የስልጣን አይነት በመጠበቅና በመግለጽ ስለ ስልጣን ያላት ግንዛቤ በተለያዩ መንገዶች ስትታሰላስል ቆይታለች። እግዚአብሔር ሰዎችን በባህሪያቸው ማህበራዊ አድርጎ ስለፈጠራቸውና አንድ ሰው ከሁሉ በላይ ሆኖ ሁሉንም ለጋራ ጥቅም እንዲሰራ ካልመራ በቀር ህብረተሰብ አንድ ሆኖ ሊኖር ስለማይችል ማንኛውም ስልጡን ማህበረሰብ የስልጣን አካል ሊኖረው ይገባል። ይህም የስልጣን አካል ከራሱ ከህብረተሰቡ ያላነሰ በተፈጥሮ ባህሪ ላይ የተመሰረተ በመጨረሻም ፈጣሪው እግዚአብሔር የሆነ ነው። ስለዚህ የፖለቲካ ስልጣን ካለው ኃላፊነት አንጻር መኖሩ አስፈላጊ ነው። የፖለቲካ ስልጣን የህዝባዊ ህይወት ጠቃሚና ምትክ የሌለው ክፍል ነው፣ መሆንም አለበት። የፖለቲካ ስልጣን የግለሰቦችንና የቡድኖችን ነጻ ተግባር ሳይቀማ ነገር ግን የግለሰቦችንና የማህበረሰቦችን ነጻነት በማክበርና በመጠበቅ ይህ ነጻነት የጋራ ጥቅም በሚሰጥ መልኩ በመግራትና በመምራት ስርዓት ያለውና ቀና የሆነ ማህበራዊ ህይወት መኖሩን ማረጋገጥ ይኖርበታል። የፖለቲካ ስልጣን ብዙ ግለሰቦችና መካከለኛ አካላት የተሟላ ሰባዊ እድገት እንዲኖር ወደሚያደርጉ ግንኙነቶች፣ ተቋማትና የአሰራር ሂደቶች እንዲጓዝ የሚረዳ የማስተባበርና የመብራት መሳሪያ ነው። በመሰረቱ የፖለቲካ ስልጣን ምንጊዜም ቢሆን በማህበረሰብ ሆነ መንግስታትን በሚወክሉ ተቋማት ውስጥ ግብረ ገባዊና ህጋዊ ስርዓትን ተከትሎ ለተቀየሰ የጋራ ጥቅም በሚያገለግል መልኩ ተግባራዊ ማድረግ ይኖርበታል። እንዲህ ሲሆን ዜጎች ለፖለቲካ ስልጣን እንዲታዘዙ ህሊናቸው ያስገድዳቸዋል። የፖለቲካ ስልጣን ባለቤት መላው ህዝብ ነው። ይህ ህዝብ በተለያዩ መልኮች ይህንን ስልጣን እንደ ወኪሎቹ አድርጎ በነጻነት ለሚመርጣቸው ወገኖች አሳልፎ ይሰጣል። ነገር ግን የማስተዳደር ስልጣን የተሰጣቸው ወገኖች ስራ በመገምገምና ተግባራቸውን በአጥጋቢ ሁኔታ ካልፈጸሙ በምትካቸው ሌላ በመሾም ይህንን ስልጣኑን የሚያረጋግጥበት መብት አለው። ይህ መብት በማንኛውም አገርና የፖለቲካ አስተዳደር ውስጥ ተግባራዊ የሚሆን ቢሆንም ዲሞክራሲያዊ መንግስት ካለው የማጣራት ሂደት የተነሳ ለዚህ መብት ሙሉ ተግባራዊነት ማረጋገጫ ይሰጣል። ይሁን እንጂ የህዝብ ስምምነት መኖር ብቻ የፖለቲካ ስልጣን ተግባራዊ የሚሆንበትን መንገድ ተገቢ ነው ለማሰኘት በቂ ግን አይደለም። ለስልጣን ግብረ ገባዊ ኃይል ስለመሆኑ ስልጣን በግብረ ገብ ህግ መመራት ይኖርበታል። ክብሩ ሁሉ የሚመነጨው በግብረ ገብ ስርዓት አግባብ ተግባራዊ ሲደረግ ብቻ ነው። የግብረ ገብ ስርዓት በበኩሉ ምንጩና የመጨረሻ ግቡ እግዚአብሔር ነው። ከሚበልጠውና መሰረቱም ከሆነ ከግብረ ገብ ስርዓት ጋር የተያያዘና ከዓላማውና ሰውን ለማገልገል የታለመ ከመሆኑ አንጻር ስልጣን ህብረተሰባዊ ወይም ታሪካዊ ባህሪን ብቻ መሰረት ባደረጉ መመዘኛዎች እንደሚወሰን ተደርጎ መታሰብም የለበትም። ከሁሉም የላቀ ፍጹም የሆነ አጠቃላይና ሁሉንም የሚገዛ የሞራል ስርዓት የለም እስከ ማለት የሚደርሱ አንዳንድ ሰዎች አሉ። እንዲሁም ሁሉም ተመሳሳይ የፍትህ ህግ በሌለበት ሰዎች በዋና ዋና ጉዳዮች ላይ ግልጽና ሙሉ ስምምነት ሊኖራቸው አይችልም። ይህ ስርዓት በእግዚአብሔር ካልሆነ በቀር ህልውና የለውም። ከእግዚአብሔር ከራቀ ይፈረካከሳል። አንድ የስልጣን አካል ግዴታዎችን በህዝብ ላይ የመጫን ስልጣን የሚያገኘው ከግብረገባዊ ስርዓት ነው። ግብረገባዊ ህጋዊነቱም የሚመጣው ከፍቃደኝነት ወይም ከስልጣን ጥቅም ሳይሆን የጋራ ጥቅም ለማግኘት ሲባል ይህንን ስርዓት ወደ ተጨባጭ ተግባር ከመለወጥ ነው። የመንግስት ስልጣን መሰረታዊ ሰባዊ ግብረገባዊ እሴቶችን ማወቅ ማክበርና ማዳበር አለበት። እነዚህ ተፈጥሯዊ እሴቶች ከሰው የተፈጥሮ ሁኔታ የሚመነጭና የሰውን ክብር የሚገልጹና የሚያረጋግጡ ናቸው። እነዚህ እሴቶች ሊፈጠር፣ ሊሻሻል ወይም ሊጠፋ የሚችል ግለሰብ፣ አብላጫ ወገን ወይም መንግስት የለም። እነዚህ እሴቶች የተመሰረቱት በጊዜያዊና ተለዋዋጭ በሆኑ የብዙሃን አብላጫ አስተሳሰብ ላይ አይደለም። ስለዚህ የግብረ ገብ ህግ ይኸውም በሰው ልብ ውስጥ የተጻፈ የተፈጥሮ ህግ ወደ ሮም ሰዎች ምዕራፍ 2 ቁጥር 15 ላይ እንደተገለጸው አካሉና የራሱ ፍትሐ ብሔር ህግ መነሻ ተደርገው መታወቅ፣ መከበርና መዳበር አለባቸው። የጋራ ህሊና በመደብዘዙ ምክንያት የግብረ ገብ ህግ መሰረታዊ መርሆችን የመጠራጠር ሁኔታ ከተከሰተ ራሱ የመንግስት የህግ መዋቅር መሰረቱ ይናጋል። የተለያዩና እርስ በርስ የሚቃረኑ ፍላጎቶችን የመቆጣጠሪያ መንገድ ብቻ ሆኖ ይቀራል። የመንግስት ስልጣን ፍትሐዊ ህጎችን ማለትም ሰባዊ ክብርንና ትክክለኛ አእምሮ የሚጠይቀው መልካም ነገር ጋር የተጣጣሙ ህጎችን ማውጣት አለበት። ሰባዊ ህግ ህግ የሚሆነው ከትክክለኛ አእምሮ ጋር ሲጣጣምና ከዘላለማዊ ህግ ሲመነጭ ነው። ነገር ግን ህግ አእምሮን የሚቃረን ከሆነ ትክክለኛ ህግ አይባልም፣ ህግ መሆኑም ይቀራል፣ የሁከት ሥራ ይሆናል ማለት ነው። አእምሮ በሚጠይቀው መሠረት የሚያስተዳድር የመንግሥት የሥልጣን አካል ዜጎችን ለግብረ ገብ ሥርዓት ብሎም የሥርዓቱ ምንጭ ለሆነው ለራሱ ለእግዚአብሔር እንደሚታዘዙ እንጂ ለሌላ ሰው እንደሚታዘዙ አድርጎ አይመለከታቸውም። በግብረ ገብ ሥርዓት ለሚመራ የሥልጣን አካል የማይታዘዝ ሰው ሁሉ እግዚአብሔር የሾመውን ይቃወማል፣ ወደ ሮም ሰዎች ምዕራፍ 13 ቁጥር 2 ላይ እንደተገለጸው። እንደዚሁም በሰባዊ ተፈጥሮ ላይ የተመሠረተና በእግዚአብሔር አስቀድሞ የተመሠረተው ሥርዓት አካል የሆነው የመንግሥት ሥልጣን የጋራ ጥቅምን ማስጠበቅ ካልቻለ ዓላማውን ይስታል፣ የራሱንም ሕጋዊነት ያጣል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ ከሚለው መጽሐፍ የፖለቲካ ማኅበረሰብ በሚል አብይ አርዕስት ስር የፖለቲካ ሥልጣን በሚል ንዑስ አርዕስት ስር የቀረበ ከአንቀጽ 393 እስከ አንቀጽ 398 ድረስ የቀረበውን አስተምሮ ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ግንቦት 18 2018 ዓ.ም. ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ግንቦት 19 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ስርዓት ባህልና ተሐድሶ የወንጌል ስርጭትን እንደሚያበረታታ መግለጻቸውን በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የሚሰቃየውን የጋዛ ህዝብ ምርዳት እንደሚገባና ሰብአዊ መብቶች እንዲከበሩ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የሰው ልጅ ታላቅነት የተሰኘው ሐዋርያዊ መልእክት ዘላቂ ተጽዕኖ እንደሚፈጥር መገለጹን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ክቡር አባ አንጦኒዮስ አልበርቶ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶች በሚለው መጽሐፋቸው በህንድ አገር ስለምትገኝ የቬላንካኒው እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ በአራተኛው ዝግጅታችን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ወሌ ጊዮርጊስ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ሥርዓት ባህልና ተሐድሶ የወንጌል ስርጭትን እንደሚያበረታታ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 19 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ታዳሚዎች ባቀረቡት ሳምንታዊ አስተምሮ የአምልኮ ሥርዓት ባህልና ተሐድሶ የወንጌል ስርጭትን እንደሚያበረታታ ገልጸዋል። በሁለተኛው የቫቲካን ጉባኤ ወቅት ማለትም እንደ ጎርጎሮሳውያኑ በ1963 ዓመተ ምህረት በጸደቀው የቅዱስ አምልኮ ደንብ ላይ በማሰላሰል ባቀረቡት አስተምሮ የዜማ ባህልን በሚጠብቅ የአምልኮ ሥርዓት እድገት አስፈላጊነት አጽንኦት ሰጥተዋል። ክቡራትና ክቡራን አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያቀረቡትን አስተምሮ ሙሉ ትርጉም ከማቅረባችን በፊት ለዕለቱ የመረጡትን የቅዱስ ወንጌል ክፍል ከዚህ ቀጥሎ እናነብላችኋለን። በመጽናትና መጽሐፍ በሚሰጡት መጽናናት ተስፋ ይሆን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል። የትዕግሥትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ። ይኸውም በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት እንድታከብሩ ነው። ወደ ሮሜ ሰዎች ምዕራፍ 15 ከቁጥር 4 እስከ 6 ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዛሬው ዕለት ለምእመናኑ ያቀረቡትን የትምህርተ ክርስቶስ አስተምሮ ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno e benvenuti. Nell'enciclica Mediator Dei, il venerabile Pio XII scrive che la Chiesa è un organismo vivente e perciò anche per quel che riguarda la Sacra Liturgia, ferma restando l'integrità del suo insegnamento, cresce e si sviluppa.
1: ውድ ወንድሞችና እህቶች ሆይ እንደምን አረፈዳችሁ? የቀድሞው ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ በእግዚአብሔርና በሰው መካከል ያለ አስታራቂ በሚለው ሐዋርያዊ መልእክታቸው እንዲህ ብለው ነበር። ቤተ ክርስቲያን ያለምንም ጥርጥር ሕያው ናት። ሕያው እንደመሆኗ መጠን አስተምሮቿ የተጠበቁላት ከሆነ ጊዜያዊ ፍላጎቶቿንና ሁኔታዎችን እያስተናገደች በተቀደሱ የአምልኮ ሥርዓቶቿ አማካኝነት ታድጋለች፣ ትስፋፋለች፣ ትለምዳለችም። ከዚህ መርህ ጋር ሙሉ በሙሉ በሚስማማ መልኩ ሁለተኛው የቫቲካን ጉባኤ ባወጣው ደንብ መግቢያ ላይ በተለይም አምልኮ ሥርዓትን ለማሻሻልና ለማስተዋወቅ ጠንካራ ምክንያቶች ሊኖሩ እንደሚገባ ይገነዘባል። ጉባኤው የተካሄደበት ምክንያትም የምእመናን የክርስትና ሕይወት ከጊዜ ወደ ጊዜ እየጨመረ የሚሄድበትን ኃይል ለመስጠት ሊለወጡ የሚችሉ ተቋማትን ከዘመናችን ፍላጎት ጋር በተሻለ ሁኔታ ለማስማማት በኢየሱስ ክርስቶስ በሚያምኑ ሁሉ መካከል አንድነትን ሊያሳድግ የሚችል ማንኛውንም ነገር ለማበረታታትና መላውን የሰውን ልጅ ወደ ቤተ ክርስቲያን ለመጥራት የሚረዳውን ማንኛውንም ነገር ለማጠናከር ነው። ጉባኤው በተካሄደበት ወቅት ቤተ ክርስቲያኒቱ ለዘመናት እግዚአብሔርን ያከበረችበትና ምእመናኖቿን የቀደሰችበት የአምልኮ ሥርዓቶቿን ማደስ አስፈላጊ እንደሆነ ትገነዘባለች። ለሥርዓተ አምልኮ እንቅስቃሴ ምስጋና ይግባውና በኋላ ላይ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በሐዋርያዊ መልእክታቸው በሥርዓተ አምልኮ መታደስና በቤተ ክርስቲያን ሕይወት መታደስ መካከል በጣም የቀረበ ትስስር አለ ያሉት ጎልቶ ወጥቷል። ቤተ ክርስቲያን ሥርዓተ አምልኮን መፈጸም ብቻ ሳይሆን ራሷን በሥርዓተ አምልኮ ትገልጻለች፣ ሥርዓቱን በተጨባጭ ትኖረዋለች፣ እንዲሁም ከሥርዓተ አምልኮ ለሕይወቷ ጥንካሬን ታገኛለች። በቅዱስ አምልኮ በኩል የሚሰጡ የጸጋ ስጦታዎችን ምእመናን እንዲያገኙ ለማበረታታት የቅዱስ ጉባኤው ደንብ በጣም ውጤታማ በሆነ ጽሑፉ የሚከተለውን መመሪያ አስቀምጧል። ያ ወግ የሚመስለው የአምልኮ ሥርዓት ሊቆይ ይችላል፣ ነገር ግን ሕጋዊ ለሆነ የእድገት መንገድ ዘወትር ክፍት ሆኖ ይቀጥላል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የጉባኤው አባቶች የተሐድሶ ፕሮግራም ዓላማን በሚገባ በመመልከት ባለፈውና ወደፊት በሚመጣው ታላቅ የአምልኮ ሥርዓት መካከል ሚዛናዊነት መኖሩን ተረድተዋል። ወግና እድገት ብዙውን ጊዜ በማይመች ሁኔታ እርስ በርስ ይጻረራሉ ሲሉ ተናግረው፣ በእርግጥ ሁለቱ ጽንሰ ሐሳቦች ይዋሃዳሉ። ወግ ሕያው እውነታ በመሆኑ በውስጡ የእድገት መርህን ያካትታል። የወግ ወንዝም መነሻውን በውስጡ ይዞ ወደ መውጫው ይፈሳል ማለት ነው። ጉባኤው የዚህን እድገት ሕጋዊነት ያረጋግጣል። ይህም በእውነተኛ ወግ ላይ የተመሠረተ ነው። በአምልኮ ሥርዓት ውስጥ በመለኮት የተቋቋሙ የማይለወጡ አካላት ሊለወጡ ከሚችሉ የአምልኮ ሥርዓት ውስጣዊ ተፈጥሮ ጋር የማይጣጣሙ ወይም ለአምልኮ የማይስማሙ ከሆነ በጊዜ ሂደት ሊለወጡ የሚችሉ ብቻ ሳይሆን ሊለወጡ የሚገቡ ናቸው። ምእመናን የክርስትና እምነት መሠረት በሆነው በኢየሱስ ክርስቶስ ፋሲካ ምስጢር በአምልኮ ተግባራት ፍሬያማ በሆነ መንገድ እንዲሳተፉ ለማስቻል የዚህ ዓይነት ለውጦች ባለፉት 100 ዓመታት ውስጥ ያለማቋረጥ ሲከናወኑ ቆይተዋል። በዚህም ምክንያት የቤተ ክርስቲያን አምልኮ በእያንዳንዱ ዘመን ባህላዊ ቅርሶችን ተላብሶ ቆይቷል። በእነርሱ ላይ ተጽዕኖ ማሳደርና እንዲያውም መለወጥ ተችሏል። ስለዚህ ሥነ ሥርዓቱ ለዘመናት ያህል ለወንጌል አገልግሎት ኃይል ሆኖ ቆይቷል። ዛሬ ይህ ኃይል ከእውነተኛውና ሕያው ከሆነው የካቶሊክ ባህል ጋር ቀጣይነት ባለው መልኩ ምእመናንን ወደ እውነት ሙላት ለማድረስ በታለመው መሠረት መታደስ አለበት። ስለዚህ የጉባኤው አባቶች የቤተ ክርስቲያኒቱ ጥቅም በእውነትና በእርግጠኝነት የሚያስፈልጋቸው በሚሆንበት ጊዜ በአምልኮ ሥርዓት ላይ ማሻሻያ ማድረግ እንደሚገባ የመከሩት ለምን እንደሆነ መረዳት ይቻላል። ማንኛውም አዲስ ይዘት በአንድ መንገድ ከነባር ይዘት ጋር እንዲያድግ ለማድረግ በጥንቃቄ መከናወን አለበት። ለመላው ቤተ ክርስቲያን ጥቅም ሲባል እያንዳንዱ ማሻሻያ ዘወትር ጥንቃቄ በተመላበት ስነ መለኮታዊ፣ ታሪካዊና ሐዋርያዊ ምርምር ሊደረግበት ይገባል። ጉባኤው በምእመናን መካከል ሊከሰት የሚችለው ግራ መጋባት በዚህ መንገድ እንዲወገድ ይጠይቃል። ይህ አካሄድ ማንም ሰው በራስ ተነሳሽነት በአምልኮ ጉዳዮች ላይ ማንኛውንም ነገር እንዳይጨምር፣ እንዳያስወግድ ወይም እንዳይቀይር ያደርጋል። የጉባኤው አባቶች ባዘጋጁት ደንብ ውስጥ የተገለጸው እድገት የቤተ ክርስቲያንን አንድነት በምንም መንገድ አያጎድፍም፣ ይልቁንም ለማረጋገጥና ለማሳደግ ይፈልጋል። ስለዚህ የመለኮታዊ ምስጢራት በዓልን ለማክበር የተጠሩ ሁሉ በተለይም የአምልኮ ሥርዓትን የሚያከናውኑ ካህናት ከውስጣዊ ግልጽነትና በእግዚአብሔር ላይ ከመታመን የሚመነጨውን የአምልኮ ሥርዓት ጽሑፎችንና ደንቦችን ሁልጊዜ እንዲያከብሩ የእግዚአብሔርን ታላቅነት በትህትና ተገንዝበው ለቤተ ክርስቲያን አንድነት ልባዊ ታማኝነታቸውን እንዲያሳዩ አሳስባለሁ በማለት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 19 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ታዳሚዎች ያቀረቡትን ሳምንታዊ የትምህርተ ክርስቶስ አስተምሮ ደምድመዋል።

ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ የሚሰቃየውን የጋዛ ህዝብ መርዳት እንደሚገባና ሰብአዊ መብቶች እንዲከበሩ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ግንቦት 18 ምሽት በካስቴል ጋንደልፎ ከጋዜጠኞች ጋር ተገናኝተው ባደረጉት ንግግር ለጋዛ ነዋሪዎች ሰብአዊ እርዳታ እንዲደረግላቸው በማሳሰብ ሰብአዊ መብቶች እንዲከበሩ ጥሪ አቀረበዋል። ቅዱስነታቸው በዚህ ጥሪያቸው በጦርነት አውድማ ለሰው ልጅ ህይወት ችላ የሚሉ የሰው ሰራሽ አስተውሎት አጠቃቀም በመናገርና ከሰው ሰራሽ አስተውሎት አምብራች ኩባንያ አንትሮፒክ ጋር የሚደረገውን ውይይት በማስመልከት ማብራሪያ ሰጥተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ምሽት በካስቴል ጋንዶልፎ ለጋዜጠኞች ባደረጉት ንግግር ዓለም አቀፉ ማህበረሰብ ለጋዛ ህዝብ እርዳታ እንዲያደርግ በድጋሚ ጥሪ በማቅረብ የሁሉም ሰው ሰብአዊ መብቶች መከበር እንዳለባቸው አጥብቀው ተናግረዋል። በጋዛ የግሎባል ሱሙድ ፍሎቲላ ሰልፍ የሚሳተፉ የማህበረሰብ አንቂዎችን በማስመርከት ለቀረበላቸው ጥያቄ ምላሽ ሲሰጡ አንዳንዶች እጃቸውን በሰንሰለት አስረው አይናቸውን መሸፈናቸው ከተዘገበ በኋላ የእያንዳንዱ ሰው ሰብአዊ መብቶች እንዲከበሩ ያቀረብነውን አቤቱታ ማደስ አለብን ብለዋል። በጋዛ ውስጥ በሲቪሎች ላይ የደረሰ ባለው ተከታታይ ስቃይ ማዘናቸውን ገልጸው እንዳለመታደል ሆኖ የጋዛ ህዝብ አሁንም ሰብአዊ እርዳታ እያገኘ አይደለም ብለው ይህ ሁኔታ ተቃውሞችን እያስነሳና በፍሎቲላ ውስጥ የተሳተፉትን ጨምሮ ውስብስብ ችግሮች እንዳሉበት አብራርተዋል። ይህን እንደ ግብዣ ብቻ ሳይሆን እንደ ይግባኝ ማደስ እፈልጋለሁ ሲሉ ተናግረው በመቀጠልም ሁሉም ባለስልጣናት የጋዛን ህዝብ ለመርዳት እንዲተባበሩና መልሶ ግንባታን እንዲጀምሩ አሳስበው ህዝቡ እጅግ በጣም እየተሰቃየ ይገኛል ሲሉ አስረድተዋል። መሳሪያ ያልታጠቁ የሰላም ተሟጋቾችን ማሰቃየት ምን ማለት ነው ተብለው የተጠየቁት ቅዱስነታቸው ይህ ተጨማሪ ጥላቻ አደጋን ሊያስከትል እንደሚችል አስጠንቅቀው አመጽ እየጨመረ የሚሄድና ጥላቻን የሚያስነሳ በመሆኑ የትኛውንም ወገን አይረዳም ብለው በምትኩ ወደ ድርድር ተመልሰው በውይይት ችግሮችን መፍታት እንደሚገባ በማሳሰብ የሁሉም ሰው ሰብአዊ መብቶችን ማክበር ዘወትር አስፈላጊ መሆኑን አጽንኦት ሰጥተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በዘመናዊው ጦርነት ውስጥ የሰው ሰራሽ አስተውሎት ሚና መጨመሩን ተናግረው ከሰው ልጅ ህይወት ዋጋ የራቀ የቴክኖሎጂ ውሳኔ አሰጣጥን አስጠንቅቀዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ምስራቅ ሊባኖስን ጨምሮ በቅርብ ጊዜ ውስጥ የተከሰቱ ግጭቶችን በመጥቀስ ዛሬ ጦርነት በሰው ሰራሽ አስተውሎት ይገዛ እየተካሄደ እንደሚገኝና የተገደሉት ሰዎች የዚህ ሁሉ ሰለባዎች ናቸው ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ይህንን በአእምሯቸው ይዘው የሰላም ጥሪያቸውን በማቅረብ የሰው ሰራሽ አስተውሎትን ትጥቅ ማስፈታት አስፈላጊ እንደሆነ ተናግረዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ የሰው ልጅ ታላቅነት የተሰኘ ሐዋርያዊ መልእክት ይፋ ካደረጉ በኋላ ቫቲካን ከዋና ዋና የሰው ሰራሽ አስተውሎት አምራች ኩባንያዎች ጋር የተጀመረው ውይይት አሁንም የቀጠለ መሆኑን ገልጸዋል። ቅዱስነታቸው በማከልም በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽፈት ቤትና አንትሮፒክ በተሰኘ የሰው ሰራሽ አስተውሎት አምራች ኩባንያ መካከል ቀጣይነት ያለው ውይይት እንደሚደረግና ከዚህም በፊት አንድ አይነት የጋራ ሥራ ነበር ሲሉ አብራርተው በሁለቱም ወገኖች ግብዣቸው ተቀባይነት ማግኘቱን ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ሰው ሰራሽ አስተውሎትን ትጥቅ ለማስፈታት ውይይቱን መቀጠል እጅግ አስፈላጊ ነው ሲሉ ቃለ ምልልሳቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሰው ልጅ ታላቅነት የተሰኘ ሐዋርያዊ መልእክት ዘላቂ ተጽዕኖ እንደሚፈጥር ተገለጸ። በዩናይትድ ኪንግደም የዱራም ዩኒቨርሲቲ የሥነ መለኮት ሊቅ ፕሮፌሰር አና ሮውላንድስ ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ የሰው ልጅ ታላቅነት የተሰኘው የሩስ ሊቃነ ጳጳሳት ሊዮ 14ኛ ጠንካራ ሐዋርያዊ መልእክት የዘመናችንን የሰው ሰራሽ አስተውሎት ጥቅሞችና አደጋዎች በመዳሰስ በቤተ ክርስቲያንም ሆነ በዓለም ውስጥ ዘላቂ ተጽዕኖ እንደሚኖረው ገልጸዋል። ፕሮፌሰር አና ሰኞ ግንቦት 17 2018 ዓመተ ምህረት ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ ስለ እነዚህ ጉዳዮች ለማሰብ ቀጠሮ መያዝ አያስፈልግም ሲሉ አጽንኦት ሰጥተውበታል። የቀድሞው ርዕሰ ሊቃነ ጳጳሳት ሊዮ 13ኛ አዳዲስ ነገሮች የሚል ሐዋርያዊ መልእክት 135ኛ ዓመት መታሰቢያን ምክንያት በማድረግ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ግንቦት 7 2018 ዓመተ ምህረት የፈረሙበት ሐዋርያዊ መልእክት በቫቲካን በሚገኘው የሲኖዶሱ ጠቅላይ ጽሕፈት ቤት አዳራሽ ውስጥ ቅዱስነታቸው በተገኙበት ግንቦት 17 2018 ዓመተ ምህረት ይፋ ተደርጓል።
ፕሮፌሰር አና ሮላንድስ ከዝግጅቱ ጎን ለጎን ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ የቅዱስነታቸው ሐዋርያዊ መልእክት በሁለት ዋና ዋና ምክንያቶች ፍጹም ወሳኝ አስተዋጽኦ እንደሆነ ገልጸው፣ የመጀመሪያው በሰነዱ ውስጥ በተካተቱ ቴክኖሎጂያዊ ጉዳዮች ላይ የሰው ልጅ ከፍተኛ አስቸኳይነት እያጋጠመው እንደሆነ ተናግረዋል። በመሆኑም በእነዚህ ጉዳዮች ላይ ለማሰብ ዛሬ ነገ ማለት እንደማይገባ አሳስበው፣ በሥራ ዘርፎች፣ በስደተኞች፣ በቤተሰብ፣ በፖለቲካ ማህበረሰብና በዓለም አቀፍ ደረጃ በሚፈጠሩ ግጭቶች ላይ ያላቸው ተጽዕኖ ትናንትም ዛሬም ነገም ይቀጥላል ሲሉ በማስረዳት፣ በተመሳሳይም ብዙ ሰዎች በሰው ሰራሽ አስተውሎት ዙሪያ በሚነሱ ጥያቄዎች ላይ ለመሳተፍ እርግጠኛ ወይም ብቁ አለመሆናቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ውስጥ ምናልባት ሌላ ሰው ስለ እነዚህ ነገሮች ያስባል የሚል ተስፋ አለ ማለታቸውን በመጥቀስ፣ ነገር ግን ስለ እነዚህ ጉዳዮች አብረን ማሰብ አለብን ሲሉ ፕሮፌሰር አና አሳስበዋል። የሰው ልጅ ታላቅነት ከተሰኘው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ማዕከላዊ ጉዳዮች መካከል አንዱ እነዚህን ጥያቄዎች በዋነኛነት በትርፍ ላይ በተመሠረቱ የግል መድረኮች ላይ ብቻ እንዳይቀሩ ማረጋገጥ እንደሚገባ ፕሮፌሰር አና ጠቁመዋል። በተለይም በማኅበረሰብ ውስጥ በአልጎሪዝም ሥርዓት፣ በዲጂታል አድማስና በሰው ሠራሽ አስተውሎት ዓለም እውነታ እጅግ የተጎዱ ሰዎች ድምፆች በቅድሚያ የሚሰሙበት የጋራ መድረኮችን እንዴት እንፈጥራለን ሲሉ ፕሮፌሰር አና ጠይቀዋል። እነዚህ ድምፆች የጋራ ጥቅምን ለማስተዋወቅ የታለመ ማንኛውም ውይይት ማዕከላዊ መሆን እንዳለበት አጥብቀው የተናገሩት ፕሮፌሰር አና ሐዋርያዊ መልእክታቸው ራሱ በሰብአዊነት ዙሪያ ጥልቅ ሞራላዊና መንፈሳዊ ጥያቄዎችን በማንሳት በዓለም አቀፍ ደረጃ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልዩ ድምፅ ማስተጋባቱን ገልጸዋል። የሰው ልጅ ሕይወት ምን ይመስለናል? እኛ እንደ ሰው ማንን? በሰብአዊነታችንና አብረን በምንኖረው ሕይወታችን ውስጥ ምን ራዕይና ግብ አለን በሚሉት መሠረታዊ ጥያቄዎች ላይ እንዲያስብበት ማኅበረሰቡን ጋብዘዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁለት እጅግ ጠንካራ ትችቶችን አቅርበውልናል ሲሉ የተናገሩት ፕሮፌሰር አና ሰው መሆን ምን ማለት እንደሆነ በተለይም በፖለቲካ፣ በጦርነት፣ በግጭት ወይም በኢኮኖሚ አውድ ውስጥ በሌሎች ላይ ሥልጣንን በመጠቀም የበላይነት የሚያስቀምጡ የተሳሳቱ ትርካዎች መኖራቸውን ገልጸው፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከእነዚያ ትርካዎች በተቃራኒ የፍቅር ሥልጣኔ ውብ ራእይ ሲሉ የገለጹትን ሐሳብ አቅርበዋል። የቅዱስነታቸው ሐዋርያዊ መልእክት የሰው ልጅ የጋራ የሞራል አስተሳሰብ እንዲኖር የሚያሳስብ መሆኑን የተናገሩት ፕሮፌሰር አና በተለይም አንዱ ሌላውን የማየት መንገድና የሰው ልጅን ውስጣዊ እሴት የሚያውቅ ዓለም እንዲኖር ያሳስባል ብለዋል። ፕሮፌሰር አና በማከልም የቅዱስነታቸው ሐዋርያዊ መልእክት የሰውን ልጅ ክብር ወደ ቴክኖሎጂ መሳሪያዎች ከማስተላለፍ ወይም ሰው ሰራሽ አስተውሎት ከሰው ልጅ ራሱ የበለጠ ሰብአዊ ሊሆን እንደሚችል በማሰብ ሰብአዊነታችንን ይቀንሳል ብለዋል። የፍቅርን ሥልጣኔ በኅብረት መገንባት ያስፈልጋል ያሉት ፕሮፌሰር አና ይህንን የምናደርገው ለፍቅር የተፈጠርን ፍትሕን የምናፍቅና ያንን ዓለም መገንባት የምንችለው በተሳትፎ አብረን በምንፈጥረው የጋራ ስሜት ውስጥ ሙሉ በሙሉ በመኖር ብቻ ነው ሲሉ አስረድተዋል። ፕሮፌሰር አና በሰፊው የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ባህል ውስጥ በሚገኘው የሰው ልጅ ታላቅነት በተሰኘ ሐዋርያዊ መልእክት ላይ በማሰላሰል ሐዋርያዊ መልእክቱ የሰውን ልጅ የማሰብ ችሎታ የሚመለከት በመሆኑ ገና ለጋና አዲስ እንደሆነ ያስረድተው፣ ነገር ግን በኢንዱስትሪ፣ በካፒታሊዝም፣ በሥራ ሁኔታና በሰው ልጅ የቴክኖሎጂ ትርጉም ላይ በሚያተኩሩ ሐዋርያዊ መልእክቶች ረጅም ባህል ውስጥ ይገኛል ብለዋል። ፕሮፌሰር አና በመጨረሻም የሰው ልጅ ታላቅነት የተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ከአሁኑ ጊዜ በላይ ቀጣይ ትውልዶችንም ጭምር የሚነካ ነው በማለት ከቫቲካን የዜና አገልግሎት ጋር ያደረጉትን ቃለ ምልልስ ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ክቡር አባ አንጦኒዮስ አልበርቶ በዓለም ዙሪያ የሚገኙ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶች በሚለው መጽሐፋቸው በህንድ አገር ስለምትገኝ የቬላኒካኒው እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ እናቀርብላቸዋለን። የመልካም ጤንነት እመቤታችን እጅግ ቅድስት ድንግል ማርያም ቤተ መቅደስ የሚገኘው በህንድ አገር በታሚልናዱ ግዛት በሚገኘው ቬላንካኒ በሚባለው ትንሽ መንደር ውስጥ ነው። የቬላንካኒው የመልካም ጤንነት እመቤታችን ማርያም አክብሮት የተጀመረው በ16ኛው መቶ ክፍለ ዘመን ነበር። ለአክብሮቱም ምክንያት የነበሩት በሕዝቡ ትውፊት የሚነገሩት ሦስት ተአምራት የሚከተሉት ናቸው። በአንደኛ ደረጃ ሕፃኑን ኢየሱስን የታቀፈችው እመቤታችን እጅግ ቅድስት ድንግል ማርያም ለአንድ እረኛ ልጅ ታይታው አንድ ተአምር ተከስቶ ነበር። ሁለተኛው ተአምር ደግሞ አንድ አሬራ የሚሸጥ የአካል ጉዳተኛ ልጅ ሕፃኑን ኢየሱስን የታቀፈችው እመቤታችን እጅግ ቅድስት ድንግል ማርያም ከታየችው በኋላ ቀጥ ብሎ መራመድ እንደቻለ ይነገርለታል።
በሶስተኛው ተአምር ደግሞ በእመቤታችን እጅግ ቅድስት ድንግል ማርያም አማላጅነት የፖርቱጋል መርከበኞች ከታላቅ የባህር ማዕበል አደጋ መዳናቸው እንደነበር ይነገራል። የመጀመሪያው የቫላንካኒው እመቤታችን እጅግ ቅድስት ድንግል ማርያም መገለጥ የተከሰተው እንደ አውሮፓውያኑ አቆጣጠር በግንቦት ወር 1570 ዓመተ ምህረት እንደነበር ይነገራል። ይኸውም አንድ የመንደሩ እረኛ ልጅ ለጎረቤቱ ወተት ይወስድ ነበር። በጉዞ ላይ ሳለ ሕፃን በክንዷ የያዘች አንዲት ቆንጆ ሴት እንዳየ ተናግሮ ነበር። ሴትየዋም ለልጁ ወተት እንዲሰጠው እንደ ጠየቀችውም ተርኳል። ለሴትየዋ የጠየቀችውን ወተት ከሰጣት በኋላ ልጁ ጉዞውን ቀጥሎ ለጎረቤቱ ወተቱን ካደረሰ በኋላ ደንብጃኑ በትኩስ ወተት እስከ አፉ ሞልቶ እንደተገኘም መስክሯል። ከዚያም በኋላ ልጁ እመቤታችን እጅግ ቅድስት ድንግል ማርያም ላገኘችበት አካባቢ ማታኩላም ማለትም የእመቤታችን ኩሬ የሚል አዲስ ስም ተሰጥቶት ለእመቤታችን ክብር ትንሽ ቤተ ክርስቲያን ተሰርቶ እንደነበርም ይነገራል። ሁለተኛው የቬላንካኒው እመቤታችን እጅግ ቅድስት ድንግል ማርያም መገለጽ የተከሰተው እንደ አውሮፓውያኑ አቆጣጠር በ1597 ዓመተ ምህረት እንደነበር ይነገራል። ስፍራውም አንደኛው መገለጽ ከተከሰተበት ማታኩላም ቅርብ ነው። እዚያም ሕፃን በክንዷ የያዘች ቆንጆ ሴት ለአንድ አሬራ ሻጭ አካል ጉዳተኛ ልጅ እንደታየች ይነገራል። ሕፃኑም ካሬራው ትንሽ እንዲሰጠው አካል ጉዳተኛውን ልጅ ሲጠይቀው ለሕፃኑ ካሬራው ሰጠውና ከጠጣው በኋላ ሴትየዋ ልጁን ከዚያ ስፍራ በሚቀጥለው መንደር የሚገኝ አንድ ሰው ለክብሯ አንድ ቤተ መቅደስ እንዲሠራላት እንዲነግርላት ላከችው። ልጁም መልእክቷን ለማድረስ ወደ ተላከበት መንደር ጉዞን ሲጀምር እግሩ ቀጥ ብሎ መራመድ እንደጀመረ መስክሯል። በዚያም ስፍራ አንድ የሳር ቤተ ጸሎት ለእመቤታችን ክብር እንደተሠራም ይነገራል። ሦስተኛው የቫላንካኒው እመቤታችን እጅግ ቅድስት ድንግል ማርያም መገለጥ የተከሰተው በ17ኛው መቶ ክፍለ ዘመን መጨረሻ አካባቢ ሲሆን የፖርቱጋል መርከበኞች ከማካዎ ተነስተው ወደ ስሪላንካ ሲሄዱ በባንጋል ባሕረ ሰላጤ ታላቅ ማዕበል ተነስቶባቸው ሳለ መርከበኞቹ የባሕር ኮከብ በመባል የምትታወቀውን የእመቤታችንን እጅግ ቅድስት ድንግል ማርያም እርዳታን እንደተማጠኑ ይነገራል። ከዚያም በኋላ ማዕበሉ ተረጋጋና በመርከቡ ውስጥ የነበሩ 150 ሰዎች በባህር ውስጥ ከመስመጥ አደጋም እንደዳኑ ይነገራል። በእመቤታችን ማርያም አማላጅነት ለተደረገላቸው መልካም ትብብር ምስጋና ለመስጠት የፖርቱጋል መርከበኞች የቬላንካኒ እመቤታችን እጅግ ቅድስት ድንግል ማርያምን ቤተ መቅደስ በትልቁ እንዳስገነቡም ይነገራል። ከዚያም በኋላ በጉዞ ምክንያት ወደ አካባቢው በሚመለሱበት ጊዜም የቤተ መቅደሱን ውበት ለመጨመር በሚያስፈልገው ሁሉ ትብብራቸውን መለገስ ይቀጥሉ እንደነበር ይነገራል። የመልካም ጤንነት እመቤታችን እጅግ ቅድስት ድንግል ማርያም በ16ኛውና በ17ኛው መቶ ክፍለ ዘመናት በቬላንካኒው ስለ መገለጿ በህንዳውያን ዘንድ ጠንካራ ትውፊት አለ። የቬላንካኒ ቤተ መቅደስ በየዓመቱ በሺህ የሚቆጠሩ ተአምራት እንደሚፈጸሙበት ይነገራል። እንደ አውሮፓውያኑ አቆጣጠር በ1962 ዓመተ ምህረት ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ 23ኛ የቫላንካኒው የመልካም ጤንነት እመቤታችን ቤተ መቅደስ የባዚሊካ ደረጃ እንዲያገኝ መወሰናቸውም የቤተ መቅደሱን ክብር ከፍ አድርጎታል። እንዲሁም ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በ2002 ዓመተ ምህረት የቬላንካኒው የመልካም ጤንነት እመቤታችን እጅግ ቅድስት ድንግል ማርያም ቤተ መቅደስ የምስራቅ ሉርድ ነው ማለታቸውም ይታወሳል። የቬላንካኒው የመልካም ጤንነት እመቤታችን እጅግ ቅድስት ድንግል ማርያም ቤተ መቅደስ በህንድ አገር በጣም ከሚጎበኟቸው የሃይማኖት ማዕከሎች መካከል ከፍተኛ ቦታ ያለው ነው። የቬላንካኒው የበጎ ጤንነት እመቤታችን እጅግ ቅድስት ድንግል ማርያም ቤተ መቅደስ ዓመታዊ ክብረ በዓል የሚከበረው እንደ አውሮፓውያኑ አቆጣጠር በመስከረም 8 ቀን የእመቤታችን ቅድስት ድንግል ማርያም ልደት በሚከበርበት ዕለት ነው። ክብረ በዓሉም የሚጀምረው እንደ አውሮፓውያኑ አቆጣጠር በነሐሴ 29 ቀን ሲሆን የሚጠናቀቀውም እንደ አውሮፓውያኑ አቆጣጠር በመስከረም 8 ቀን ነው። የቬላንካኒው የመልካም ጤንነት እመቤታችን እጅግ ቅድስት ድንግል ማርያም ክብረ በዓል ጊዜ ጸሎቶች የሚደረጉት በተለያዩ የህንድ አገር ቋንቋዎች ማለትም በታሚል፣ በማላያላሞ፣ በቴሉኮ፣ በካናዳ፣ በኮንካፊ፣ በሂንዲና በእንግሊዝኛ ነው። በአሁኑ ጊዜ የቬላንካኒ የበጎ ጤንነት እመቤታችን ክብረ በዓል በዓመት አንድ ጊዜ የሚከበር ሲሆን በዓሉ የሚከበረውም ለአስር ቀናት በሙሉ ነው። በበዓሉ ላይም ከብዙ አገሮች የሚሄዱ 1.5 ሚሊዮን መንፈሳዊ ተጓዦች እንደሚሳተፉበት ይነገራል። የቬላንካኒው እመቤታችን እጅግ ቅድስት ድንግል ማርያም ለሁላችንም መልካም ጤንነት ታማልድልን፣ አሜን።

ክቡራትና ክቡራን አድማጮቻችን ለረቡዕ ግንቦት 19 2018 ዓመተ ምህረት ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ግንቦት 19 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ስርዓት ባህልና ተሐድሶ የወንጌል ስርጭትን እንደሚያበረታታ መግለጻቸውን በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የሚሰቃየውን የጋዛ ህዝብ ምርዳት እንደሚገባና ሰብአዊ መብቶች እንዲከበሩ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የሰው ልጅ ታላቅነት የተሰኘው ሐዋርያዊ መልእክት ዘላቂ ተጽዕኖ እንደሚፈጥር መገለጹን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ክቡር አባ አንጦኒዮስ አልበርቶ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶች በሚለው መጽሐፋቸው በህንድ አገር ስለምትገኝ የቬላንካኒው እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ በአራተኛው ዝግጅታችን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ሥርዓት ባህልና ተሐድሶ የወንጌል ስርጭትን እንደሚያበረታታ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 19 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ታዳሚዎች ባቀረቡት ሳምንታዊ አስተምሮ የአምልኮ ሥርዓት ባህልና ተሐድሶ የወንጌል ስርጭትን እንደሚያበረታታ ገልጸዋል። በሁለተኛው የቫቲካን ጉባኤ ወቅት ማለትም እንደ ጎርጎሮሳውያኑ በ1963 ዓመተ ምህረት በጸደቀው የቅዱስ አምልኮ ደንብ ላይ በማሰላሰል ባቀረቡት አስተምሮ የዜማ ባህልን በሚጠብቅ የአምልኮ ሥርዓት እድገት አስፈላጊነት አጽንኦት ሰጥተዋል። ክቡራትና ክቡራን አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያቀረቡትን አስተምሮ ሙሉ ትርጉም ከማቅረባችን በፊት ለዕለቱ የመረጡትን የቅዱስ ወንጌል ክፍል ከዚህ ቀጥሎ እናነብላችኋለን። በመጽናትና መጽሐፍ በሚሰጡት መጽናናት ተስፋ ይሆን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል። የትዕግሥትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ። ይኸውም በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት እንድታከብሩ ነው። ወደ ሮሜ ሰዎች ምዕራፍ 15 ከቁጥር 4 እስከ 6 ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዛሬው ዕለት ለምእመናኑ ያቀረቡትን የትምህርተ ክርስቶስ አስተምሮ ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno e benvenuti. Nell'enciclica Mediator Dei, il venerabile Pio XII scrive che la Chiesa è un organismo vivente e perciò anche per quel che riguarda la Sacra Liturgia, ferma restando l'integrità del suo insegnamento, cresce e si sviluppa.
1: ውድ ወንድሞችና እህቶች ሆይ እንደምን አረፈዳችሁ? የቀድሞ ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ በእግዚአብሔርና በሰው መካከል ያለ አስታራቂ በሚለው ሐዋርያዊ መልእክታቸው እንዲህ ብለው ነበር። ቤተክርስቲያን ያለምንም ጥርጥር ሕያው ናት። ሕያው እንደመሆኗ መጠን አስተምሮቿ የተጠበቁላት ከሆነ ግዚያዊ ፍላጎቶቿንና ሁኔታዎችን እያስተናገደች በተቀደሱ የአምልኮ ሥርዓቶቿ አማካኝነት ታድጋለች፣ ትስፋፋለች፣ ትለምዳለችም። ከዚህ መርህ ጋር ሙሉ በሙሉ በሚስማማ መልኩ ሁለተኛው የቫቲካን ጉባኤ ባወጣው ደንብ መግቢያ ላይ በተለይም አምልኮ ሥርዓትን ለማሻሻልና ለማስተዋወቅ ጠንካራ ምክንያቶች ሊኖሩ እንደሚገባ ይገነዘባል። ጉባኤው የተካሄደበት ምክንያትም የምእመናን የክርስትና ሕይወት ከጊዜ ወደ ጊዜ እየጨመረ የሚሄድበትን ኃይል ለመስጠት ሊለወጡ የሚችሉ ተቋማትን ከዘመናችን ፍላጎት ጋር በተሻለ ሁኔታ ለማስማማት በኢየሱስ ክርስቶስ በሚያምኑ ሁሉ መካከል አንድነትን ሊያሳድግ የሚችል ማንኛውንም ነገር ለማበረታታትና መላውን የሰውን ልጅ ወደ ቤተ ክርስቲያን ለመጥራት የሚረዳውን ማንኛውንም ነገር ለማጠናከር ነው። ጉባኤው በተካሄደበት ወቅት ቤተ ክርስቲያኒቱ ለዘመናት እግዚአብሔርን ያከበረችበትና ምእመናኖቿን የቀደሰችበት የአምልኮ ሥርዓቶቿን ማደስ አስፈላጊ እንደሆነ ትገነዘባለች። ለሥርዓተ አምልኮ እንቅስቃሴ ምስጋና ይግባውና በኋላ ላይ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በሐዋርያዊ መልእክታቸው በሥርዓተ አምልኮ መታደስና በቤተ ክርስቲያን ሕይወት መታደስ መካከል በጣም የቀረበ ትስስር አለ ያሉት ጎልቶ ወጥቷል። ቤተ ክርስቲያን ሥርዓተ አምልኮን መፈጸም ብቻ ሳይሆን ራሷን በሥርዓተ አምልኮ ትገልጻለች፣ ሥርዓቱን በተጨባጭ ትኖረዋለች፣ እንዲሁም ከሥርዓተ አምልኮ ለሕይወቷ ጥንካሬን ታገኛለች። በቅዱስ አምልኮ በኩል የሚሰጡ የጸጋ ስጦታዎችን ምእመናን እንዲያገኙ ለማበረታታት የቅዱስ ጉባኤው ደንብ በጣም ውጤታማ በሆነ ጽሑፉ የሚከተለውን መመሪያ አስቀምጧል። ያ ወግ የሚመስለው የአምልኮ ሥርዓት ሊቆይ ይችላል፣ ነገር ግን ሕጋዊ ለሆነ የእድገት መንገድ ዘወትር ክፍት ሆኖ ይቀጥላል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የጉባኤው አባቶች የተሐድሶ ፕሮግራም ዓላማን በሚገባ በመመልከት ባለፈውና ወደፊት በሚመጣው ታላቅ የአምልኮ ሥርዓት መካከል ሚዛናዊነት መኖሩን ተረድተዋል። ወግና እድገት ብዙውን ጊዜ በማይመች ሁኔታ እርስ በርስ ይጻረራሉ ሲሉ ተናግረው፣ በእርግጥ ሁለቱ ጽንሰ ሐሳቦች ይዋሃዳሉ። ወግ ሕያው እውነታ በመሆኑ በውስጡ የእድገት መርህን ያካትታል። የወግ ወንዝም መነሻውን በውስጡ ይዞ ወደ መውጫው ይፈሳል ማለት ነው። ጉባኤው የዚህን እድገት ሕጋዊነት ያረጋግጣል። ይህም በእውነተኛ ወግ ላይ የተመሠረተ ነው። በአምልኮ ሥርዓት ውስጥ በመለኮት የተቋቋሙ የማይለወጡ አካላት ሊለወጡ ከሚችሉ የአምልኮ ሥርዓት ውስጣዊ ተፈጥሮ ጋር የማይጣጣሙ ወይም ለአምልኮ የማይስማሙ ከሆነ በጊዜ ሂደት ሊለወጡ የሚችሉ ብቻ ሳይሆን ሊለወጡ የሚገቡ ናቸው። ምእመናን የክርስትና እምነት መሠረት በሆነው በኢየሱስ ክርስቶስ ፋሲካ ምስጢር በአምልኮ ተግባራት ፍሬያማ በሆነ መንገድ እንዲሳተፉ ለማስቻል የዚህ ዓይነት ለውጦች ባለፉት 100 ዓመታት ውስጥ ያለማቋረጥ ሲከናወኑ ቆይተዋል። በዚህም ምክንያት የቤተ ክርስቲያን አምልኮ በእያንዳንዱ ዘመን ባህላዊ ቅርሶችን ተላብሶ ቆይቷል። በእነርሱ ላይ ተጽዕኖ ማሳደርና እንዲያውም መለወጥ ተችሏል። ስለዚህ ሥነ ሥርዓቱ ለዘመናት ያህል ለወንጌል አገልግሎት ኃይል ሆኖ ቆይቷል። ዛሬ ይህ ኃይል ከእውነተኛውና ሕያው ከሆነው የካቶሊክ ባህል ጋር ቀጣይነት ባለው መልኩ ምእመናንን ወደ እውነት ሙላት ለማድረስ በታለመው መሠረት መታደስ አለበት። ስለዚህ የጉባኤው አባቶች የቤተ ክርስቲያኒቱ ጥቅም በእውነትና በእርግጠኝነት የሚያስፈልጋቸው በሚሆንበት ጊዜ በአምልኮ ሥርዓት ላይ ማሻሻያ ማድረግ እንደሚገባ የመከሩት ለምን እንደሆነ መረዳት ይቻላል። ማንኛውም አዲስ ይዘት በአንድ መንገድ ከነባር ይዘት ጋር እንዲያድግ ለማድረግ በጥንቃቄ መከናወን አለበት። ለመላው ቤተ ክርስቲያን ጥቅም ሲባል እያንዳንዱ ማሻሻያ ዘወትር ጥንቃቄ በተመላበት ሥነ መለኮታዊ፣ ታሪካዊና ሐዋርያዊ ምርምር ሊደረግበት ይገባል። ጉባኤው በምእመናን መካከል ሊከሰት የሚችለው ግራ መጋባት በዚህ መንገድ እንዲወገድ ይጠይቃል። ይህ አካሄድ ማንም ሰው በራስ ተነሳሽነት በአምልኮ ጉዳዮች ላይ ማንኛውንም ነገር እንዳይጨምር፣ እንዳያስወግድ ወይም እንዳይቀይር ያደርጋል። የጉባኤው አባቶች ባዘጋጁት ደንብ ውስጥ የተገለጸው እድገት የቤተ ክርስቲያንን አንድነት በምንም መንገድ አያጎድፍም፣ ይልቁንም ለማረጋገጥና ለማሳደግ ይፈልጋል። ስለዚህ የመለኮታዊ ምስጢራት በዓልን ለማክበር የተጠሩ ሁሉ በተለይም የአምልኮ ሥርዓትን የሚያከናውኑ ካህናት ከውስጣዊ ግልጽነትና በእግዚአብሔር ላይ ከመታመን የሚመነጨውን የአምልኮ ሥርዓት ጽሑፎችንና ደንቦችን ሁልጊዜ እንዲያከብሩ የእግዚአብሔርን ታላቅነት በትህትና ተገንዝበው ለቤተ ክርስቲያን አንድነት ልባዊ ታማኝነታቸውን እንዲያሳዩ አሳስባለሁ በማለት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 19 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ታዳሚዎች ያቀረቡትን ሳምንታዊ የትምህርተ ክርስቶስ አስተምሮ ደምድመዋል።

ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ የሚሰቃየውን የጋዛ ህዝብ መርዳት እንደሚገባና ሰብአዊ መብቶች እንዲከበሩ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ግንቦት 18 ምሽት በካስቴል ጋንደልፎ ከጋዜጠኞች ጋር ተገናኝተው ባደረጉት ንግግር ለጋዛ ነዋሪዎች ሰብአዊ እርዳታ እንዲደረግላቸው በማሳሰብ ሰብአዊ መብቶች እንዲከበሩ ጥሪ አቀረበዋል። ቅዱስነታቸው በዚህ ጥሪያቸው በጦርነት አውድማ ለሰው ልጅ ህይወት ችላ የሚሉ የሰው ሰራሽ አስተውሎት አጠቃቀም በመናገርና ከሰው ሰራሽ አስተውሎት አምራች ኩባንያ አንትሮፒክ ጋር የሚደረገውን ውይይት በማስመልከት ማብራሪያ ሰጥተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ምሽት በካስቴል ጋንዶልፎ ለጋዜጠኞች ባደረጉት ንግግር ዓለም አቀፉ ማህበረሰብ ለጋዛ ህዝብ እርዳታ እንዲያደርግ በድጋሚ ጥሪ በማቅረብ የሁሉም ሰው ሰብአዊ መብቶች መከበር እንዳለባቸው አጥብቀው ተናግረዋል። በጋዛ የግሎባል ሱሙድ ፍሎቲላ ሰልፍ የሚሳተፉ የማህበረሰብ አንቂዎችን በማስመልከት ለቀረበላቸው ጥያቄ ምላሽ ሲሰጡ አንዳንዶች እጃቸውን በሰንሰለት ታስረው አይናቸውን መሸፈናቸው ከተዘገበ በኋላ የእያንዳንዱ ሰው ሰብአዊ መብቶች እንዲከበሩ ያቀረብነውን አቤቱታ ማደስ አለብን ብለዋል። በጋዛ ውስጥ በሲቪሎች ላይ እየደረሰ ባለው ተከታታይ ስቃይ ማዘናቸውን ገልጸው እንዳለመታደል ሆኖ የጋዛ ህዝብ አሁንም ሰብአዊ እርዳታ እያገኘ አይደለም ብለው ይህ ሁኔታ ተቃውሞችን እያስነሳና በፍሎቲላ ውስጥ የተሳተፉትን ጨምሮ ውስብስብ ችግሮች እንዳሉበት አብራርተዋል። ይህን እንደ ግብዣ ብቻ ሳይሆን እንደ ይግባኝ ማደስ ፈልጋለሁ ሲሉ ተናግረው በመቀጠልም ሁሉም ባለስልጣናት የጋዛን ህዝብ ለመርዳት እንዲተባበሩና መልሶ ግንባታን እንዲጀምሩ አሳስበው ህዝቡ እጅግ በጣም እየተሰቃየ ይገኛል ሲሉ አስረድተዋል። መሳሪያ ያልታጠቁ የሰላም ተሟጋቾችን ማሰቃየት ምን ማለት ነው ተብለው የተጠየቁት ቅዱስነታቸው ይህ ተጨማሪ ጥላቻ አደጋን ሊያስከትል እንደሚችል አስጠንቅቀው አመጽ እየጨመረ የሚሄድና ጥላቻን የሚያስነሳ በመሆኑ የትኛውንም ወገን አይረዳም ብለው በምትኩ ወደ ድርድር ተመልሰው በውይይት ችግሮችን መፍታት እንደሚገባ በማሳሰብ የሁሉም ሰው ሰብአዊ መብቶችን ማክበር ዘወትር አስፈላጊ መሆኑን አጽንኦት ሰጥተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በዘመናዊው ጦርነት ውስጥ የሰው ሰራሽ አስተውሎት ሚና መጨመሩን ተናግረው ከሰው ልጅ ህይወት ዋጋ የራቀ የቴክኖሎጂ ውሳኔ አሰጣጥን አስጠንቅቀዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ምስራቅ ሊባኖስን ጨምሮ በቅርብ ጊዜ ውስጥ የተከሰቱ ግጭቶችን በመጥቀስ ዛሬ ጦርነት በሰው ሰራሽ አስተውሎት ይገዛ እየተካሄደ እንደሚገኝና የተገደሉት ሰዎች የዚህ ሁሉ ሰለባዎች ናቸው ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ይህንን በአእምሯቸው ይዘው የሰላም ጥሪያቸውን በማቅረብ የሰው ሰራሽ አስተውሎትን ትጥቅ ማስፈታት አስፈላጊ እንደሆነ ተናግረዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ የሰው ልጅ ታላቅነት የተሰኘ ሐዋርያዊ መልእክት ይፋ ካደረጉ በኋላ ቫቲካን ከዋና ዋና የሰው ሰራሽ አስተውሎት አምራች ኩባንያዎች ጋር የተጀመረው ውይይት አሁንም የቀጠለ መሆኑን ገልጸዋል። ቅዱስነታቸው በማከለም በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽፈት ቤትና አንትሮፒክ በተሰኘ የሰው ሰራሽ አስተውሎት አምራች ኩባንያ መካከል ቀጣይነት ያለው ውይይት እንደሚደረግና ከዚህም በፊት አንድ አይነት የጋራ ሥራ ነበር ሲሉ አብራርተው በሁለቱም ወገኖች ግብዣቸው ተቀባይነት ማግኘቱን ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ሰው ሰራሽ አስተውሎትን ትጥቅ ለማስፈታት ውይይቱን መቀጠል እጅግ አስፈላጊ ነው ሲሉ ቃለ ምልልሳቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሰው ልጅ ታላቅነት የተሰኘ ሐዋርያዊ መልእክት ዘላቂ ተጽዕኖ እንደሚፈጥር ተገለጸ። በዩናይትድ ኪንግደም የዱራም ዩኒቨርሲቲ የሥነ መለኮት ሊቅ ፕሮፌሰር አና ሮውላንድስ ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ የሰው ልጅ ታላቅነት የተሰኘው የሩስ ሊቃነ ጳጳሳት ሊዮ 14ኛ ጠንካራ ሐዋርያዊ መልእክት የዘመናችንን የሰው ሰራሽ አስተውሎት ጥቅሞችና አደጋዎች በመዳሰስ በቤተ ክርስቲያንም ሆነ በዓለም ውስጥ ዘላቂ ተጽዕኖ እንደሚኖረው ገልጸዋል። ፕሮፌሰር አና ሰኞ ግንቦት 17 2018 ዓመተ ምህረት ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ ስለ እነዚህ ጉዳዮች ለማሰብ ቀጠሮ መያዝ አያስፈልግም ሲሉ አጽንኦት ሰጥተውበታል። የቀድሞው ርዕሰ ሊቃነ ጳጳሳት ሊዮ 13ኛ አዳዲስ ነገሮች የሚል ሐዋርያዊ መልእክት 135ኛ ዓመት መታሰቢያን ምክንያት በማድረግ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ግንቦት 7 2018 ዓመተ ምህረት የፈረሙበት ሐዋርያዊ መልእክት በቫቲካን በሚገኘው የሲኖዶሱ ጠቅላይ ጽሕፈት ቤት አዳራሽ ውስጥ ቅዱስነታቸው በተገኙበት ግንቦት 17 2018 ዓመተ ምህረት ይፋ ተደርጓል።
ፕሮፌሰር አና ሮላንድስ ከዝግጅቱ ጎን ለጎን ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ የቅዱስነታቸው ሐዋርያዊ መልእክት በሁለት ዋና ዋና ምክንያቶች ፍጹም ወሳኝ አስተዋጽኦ እንደሆነ ገልጸው፣ የመጀመሪያው በሰነዱ ውስጥ በተካተቱ ቴክኖሎጂያዊ ጉዳዮች ላይ የሰው ልጅ ከፍተኛ አስቸኳይነት እያጋጠመው እንደሆነ ተናግረዋል። በመሆኑም በእነዚህ ጉዳዮች ላይ ለማሰብ ዛሬ ነገ ማለት እንደማይገባ አሳስበው፣ በሥራ ዘርፎች፣ በስደተኞች፣ በቤተሰብ፣ በፖለቲካ ማኅበረሰብና በዓለም አቀፍ ደረጃ በሚፈጠሩ ግጭቶች ላይ ያላቸው ተጽዕኖ ትናንትም ዛሬም ነገም ይቀጥላል ሲሉ በማስረዳት፣ በተመሳሳይም ብዙ ሰዎች በሰው ሠራሽ አስተውሎት ዙሪያ በሚነሱ ጥያቄዎች ላይ ለመሳተፍ እርግጠኛ ወይም ብቁ አለመሆናቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ውስጥ ምናልባት ሌላ ሰው ስለ እነዚህ ነገሮች ያስባል የሚል ተስፋ አለ ማለታቸውን በመጥቀስ፣ ነገር ግን ስለ እነዚህ ጉዳዮች አብረን ማሰብ አለብን ሲሉ ፕሮፌሰር አና አሳስበዋል። የሰው ልጅ ታላቅነት ከተሰኘው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ማዕከላዊ ጉዳዮች መካከል አንዱ እነዚህን ጥያቄዎች በዋነኛነት በትርፍ ላይ በተመሠረቱ የግል መድረኮች ላይ ብቻ እንዳይቀሩ ማረጋገጥ እንደሚገባ ፕሮፌሰር አና ጠቁመዋል። በተለይም በማኅበረሰብ ውስጥ በአልጎሪዝም ሥርዓት፣ በዲጂታል አድማስና በሰው ሠራሽ አስተውሎት ዓለም እውነታ እጅግ የተጎዱ ሰዎች ድምፆች በቅድሚያ የሚሰሙበት የጋራ መድረኮችን እንዴት እንፈጥራለን ሲሉ ፕሮፌሰር አና ጠይቀዋል። እነዚህ ድምፆች የጋራ ጥቅምን ለማስተዋወቅ የታለመ ማንኛውም ውይይት ማዕከላዊ መሆን እንዳለበት አጥብቀው የተናገሩት ፕሮፌሰር አና ሐዋርያዊ መልእክታቸው ራሱ በሰብአዊነት ዙሪያ ጥልቅ ሞራላዊና መንፈሳዊ ጥያቄዎችን በማንሳት በዓለም አቀፍ ደረጃ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልዩ ድምፅ ማስተጋባቱን ገልጸዋል። የሰው ልጅ ሕይወት ምን ይመስለናል? እኛ እንደ ሰው ማንን? በሰብአዊነታችንና አብረን በምንኖረው ሕይወታችን ውስጥ ምን ራዕይና ግብ አለን በሚሉት መሠረታዊ ጥያቄዎች ላይ እንዲያስብበት ማኅበረሰቡን ጋብዘዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁለት እጅግ ጠንካራ ትችቶችን አቅርበውልናል ሲሉ የተናገሩት ፕሮፌሰር አና ሰው መሆን ምን ማለት እንደሆነ በተለይም በፖለቲካ፣ በጦርነት፣ በግጭት ወይም በኢኮኖሚ አውድ ውስጥ በሌሎች ላይ ሥልጣንን በመጠቀም የበላይነት የሚያስቀምጡ የተሳሳቱ ትርካዎች መኖራቸውን ገልጸው፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከእነዚያ ትርካዎች በተቃራኒ የፍቅር ሥልጣኔ ውብ ራእይ ሲሉ የገለጹትን ሐሳብ አቅርበዋል። የቅዱስነታቸው ሐዋርያዊ መልእክት የሰው ልጅ የጋራ የሞራል አስተሳሰብ እንዲኖር የሚያሳስብ መሆኑን የተናገሩት ፕሮፌሰር አና በተለይም አንዱ ሌላውን የማየት መንገድና የሰው ልጅን ውስጣዊ እሴት የሚያውቅ ዓለም እንዲኖር ያሳስባል ብለዋል። ፕሮፌሰር አና በማከልም የቅዱስነታቸው ሐዋርያዊ መልእክት የሰውን ልጅ ክብር ወደ ቴክኖሎጂ መሳሪያዎች ከማስተላለፍ ወይም ሰው ሠራሽ አስተውሎት ከሰው ልጅ ራሱ የበለጠ ሰብአዊ ሊሆን እንደሚችል በማሰብ ሰብአዊነታችንን ይቀንሳል ብለዋል። የፍቅርን ሥልጣኔ በኅብረት መገንባት ያስፈልጋል ያሉት ፕሮፌሰር አና ይህንን የምናደርገው ለፍቅር የተፈጠርን ፍትሕን የምናፍቅና ያንን ዓለም መገንባት የምንችለው በተሳትፎ አብረን በምንፈጥረው የጋራ ስሜት ውስጥ ሙሉ በሙሉ በመኖር ብቻ ነው ሲሉ አስረድተዋል። ፕሮፌሰር አና በሰፊው የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ባህል ውስጥ በሚገኘው የሰው ልጅ ታላቅነት በተሰኘ ሐዋርያዊ መልእክት ላይ በማሰላሰል ሐዋርያዊ መልእክቱ የሰውን ልጅ የማሰብ ችሎታ የሚመለከት በመሆኑ ገና ለጋና አዲስ እንደሆነ ያስረድተው፣ ነገር ግን በኢንዱስትሪ፣ በካፒታሊዝም፣ በሥራ ሁኔታና በሰው ልጅ የቴክኖሎጂ ትርጉም ላይ በሚያተኩሩ ሐዋርያዊ መልእክቶች ረጅም ባህል ውስጥ ይገኛል ብለዋል። ፕሮፌሰር አና በመጨረሻም የሰው ልጅ ታላቅነት የተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ከአሁኑ ጊዜ በላይ ቀጣይ ትውልዶችንም ጭምር የሚነካ ነው በማለት ከቫቲካን የዜና አገልግሎት ጋር ያደረጉትን ቃለ ምልልስ ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ክቡር አባ አንጦኒዮስ አልበርቶ በዓለም ዙሪያ የሚገኙ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶች በሚለው መጽሐፋቸው በህንድ አገር ስለምትገኝ የቬላኒካኒው እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ እናቀርብላቸዋለን። የመልካም ጤንነት እመቤታችን እጅግ ቅድስት ድንግል ማርያም ቤተ መቅደስ የሚገኘው በህንድ አገር በታሚል ናዱ ግዛት በሚገኘው ቬላኒካኒ በሚባለው ትንሽ መንደር ውስጥ ነው። የቬላኒካኒው የመልካም ጤንነት እመቤታችን ማርያም አክብሮት የተጀመረው በ16ኛው መቶ ክፍለ ዘመን ነበር። ለአክብሮቱም ምክንያት የነበሩት በሕዝቡ ትውፊት የሚነገሩት ሦስት ተአምራት የሚከተሉት ናቸው። በአንደኛ ደረጃ ሕፃኑን ኢየሱስን የታቀፈችው እመቤታችን እጅግ ቅድስት ድንግል ማርያም ለአንድ እረኛ ልጅ ታይታው አንድ ተአምር ተከስቶ ነበር። ሁለተኛው ተአምር ደግሞ አንድ አሬራ የሚሸጥ የአካል ጉዳተኛ ልጅ ሕፃኑን ኢየሱስን የታቀፈችው እመቤታችን እጅግ ቅድስት ድንግል ማርያም ከታየችው በኋላ ቀጥ ብሎ መራመድ እንደቻለ ይነገርለታል።
በሶስተኛው ተአምር ደግሞ በእመቤታችን እጅግ ቅድስት ድንግል ማርያም አማላጅነት የፖርቱጋል መርከበኞች ከታላቅ የባህር ማዕበል አደጋ መዳናቸው እንደነበር ይነገራል። የመጀመሪያው የቫላንካኒው እመቤታችን እጅግ ቅድስት ድንግል ማርያም መገለጥ የተከሰተው እንደ አውሮፓውያኑ አቆጣጠር በግንቦት ወር 1570 ዓመተ ምህረት እንደነበር ይነገራል። ይኸውም አንድ የመንደሩ እረኛ ልጅ ለጎረቤቱ ወተት ይወስድ ነበር። በጉዞ ላይ ሳለ ሕፃን በክንዷ የያዘች አንዲት ቆንጆ ሴት እንዳየ ተናግረው ነበር። ሴትየዋም ለልጁ ወተት እንዲሰጠው እንደ ጠየቀችውም ተርኳል። ለሴትየዋ የጠየቀችውን ወተት ከሰጣት በኋላ ልጁ ጉዞውን ቀጥሎ ለጎረቤቱ ወተቱን ካደረሰ በኋላ ደንብጃኑ በትኩስ ወተት እስከ አፉ ሞልቶ እንደተገኘም መስክሯል። ከዚያም በኋላ ልጁ እመቤታችን እጅግ ቅድስት ድንግል ማርያም ላገኘችበት አካባቢ ማታኩላም ማለትም የእመቤታችን ኩሬ የሚል አዲስ ስም ተሰጥቶት ለእመቤታችን ክብር ትንሽ ቤተ ክርስቲያን ተሰርቶ እንደነበርም ይነገራል። ሁለተኛው የቬላንካኒው እመቤታችን እጅግ ቅድስት ድንግል ማርያም መገለጽ የተከሰተው እንደ አውሮፓውያኑ አቆጣጠር በ1597 ዓመተ ምህረት እንደነበር ይነገራል። ስፍራውም አንደኛውን መገለጽ ከተከሰተበት ማታኩላም ቅርብ ነው። እዚያም ሕፃን በክንዷ የያዘች ቆንጆ ሴት ለአንድ አሬራ ሻጭ አካል ጉዳተኛ ልጅ እንደታየች ይነገራል። ሕፃኑም ካሬራው ትንሽ እንዲሰጠው አካል ጉዳተኛውን ልጅ ሲጠይቀው ለሕፃኑ ካሬራው ሰጠውና ከጠጣው በኋላ ሴትየዋ ልጁን ከዚያ ስፍራ በሚቀጥለው መንደር የሚገኝ አንድ ሰው ለክብሯ አንድ ቤተ መቅደስ እንዲሠራላት እንዲነግርላት ላከችው። ልጁም መልእክቷን ለማድረስ ወደ ተላከበት መንደር ጉዞን ሲጀምር እግሩ ቀጥ ብሎ መራመድ እንደጀመረ መስክሯል። በዚያም ስፍራ አንድ የሳር ቤተ ጸሎት ለእመቤታችን ክብር እንደተሠራም ይነገራል። ሦስተኛው የቫላንካኒው እመቤታችን እጅግ ቅድስት ድንግል ማርያም መገለጥ የተከሰተው በ17ኛው መቶ ክፍለ ዘመን መጨረሻ አካባቢ ሲሆን የፖርቱጋል መርከበኞች ከማካዎ ተነስተው ወደ ስሪላንካ ሲሄዱ በባንጋል ባሕረ ሰላጤ ታላቅ ማዕበል ተነስቶባቸው ሳለ መርከበኞቹ የባሕር ኮከብ በመባል የምትታወቀውን የእመቤታችንን እጅግ ቅድስት ድንግል ማርያም እርዳታን እንደተማጠኑ ይነገራል። ከዚያም በኋላ ማዕበሉ ተረጋጋና በመርከቡ ውስጥ የነበሩ 150 ሰዎች በባህር ውስጥ ከመስመጥ አደጋም እንደዳኑ ይነገራል። በእመቤታችን ማርያም አማላጅነት ለተደረገላቸው መልካም ትብብር ምስጋና ለመስጠት የፖርቱጋል መርከበኞች የቬላንካኒ እመቤታችን እጅግ ቅድስት ድንግል ማርያምን ቤተ መቅደስ በትልቁ እንዳስገነቡም ይነገራል። ከዚያም በኋላ በጉዞ ምክንያት ወደ አካባቢው በሚመለሱበት ጊዜም የቤተ መቅደሱን ውበት ለመጨመር በሚያስፈልገው ሁሉ ትብብራቸውን መለገስ ይቀጥሉ እንደነበር ይነገራል። የመልካም ጤንነት እመቤታችን እጅግ ቅድስት ድንግል ማርያም በ16ኛውና በ17ኛው መቶ ክፍለ ዘመናት በቬላንካኒው ስለ መገለጿ በህንዳውያን ዘንድ ጠንካራ ትውፊት አለ። የቬላንካኒ ቤተ መቅደስ በየዓመቱ በሺህ የሚቆጠሩ ተአምራት እንደሚፈጸሙበት ይነገራል። እንደ አውሮፓውያኑ አቆጣጠር በ1962 ዓመተ ምህረት ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ 23ኛ የቫላንካኒው የመልካም ጤንነት እመቤታችን ቤተ መቅደስ የባዚሊካ ደረጃ እንዲያገኝ መወሰናቸውም የቤተ መቅደሱን ክብር ከፍ አድርጎታል። እንዲሁም ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በ2002 ዓመተ ምህረት የቬላንካኒው የመልካም ጤንነት እመቤታችን እጅግ ቅድስት ድንግል ማርያም ቤተ መቅደስ የምስራቅ ሉርድ ነው ማለታቸውም ይታወሳል። የቬላንካኒው የመልካም ጤንነት እመቤታችን እጅግ ቅድስት ድንግል ማርያም ቤተ መቅደስ በህንድ አገር በጣም ከሚጎበኟቸው የሃይማኖት ማዕከሎች መካከል ከፍተኛ ቦታ ያለው ነው። የቬላንካኒው የበጎ ጤንነት እመቤታችን እጅግ ቅድስት ድንግል ማርያም ቤተ መቅደስ ዓመታዊ ክብረ በዓል የሚከበረው እንደ አውሮፓውያኑ አቆጣጠር በመስከረም 8 ቀን የእመቤታችን ቅድስት ድንግል ማርያም ልደት በሚከበርበት ዕለት ነው። ክብረ በዓሉም የሚጀምረው እንደ አውሮፓውያኑ አቆጣጠር በነሐሴ 29 ቀን ሲሆን የሚጠናቀቀውም እንደ አውሮፓውያኑ አቆጣጠር በመስከረም 8 ቀን ነው። የቬላንካኒው የመልካም ጤንነት እመቤታችን እጅግ ቅድስት ድንግል ማርያም ክብረ በዓል ጊዜ ጸሎቶች የሚደረጉት በተለያዩ የህንድ አገር ቋንቋዎች ማለትም በታሚል፣ በማላያላሞ፣ በቴሉኮ፣ በካናዳ፣ በኮንካፊ፣ በሂንዲና በእንግሊዝኛ ነው። በአሁኑ ጊዜ የቬላንካኒ የበጎ ጤንነት እመቤታችን ክብረ በዓል በዓመት አንድ ጊዜ የሚከበር ሲሆን በዓሉ የሚከበረውም ለአስር ቀናት በሙሉ ነው። በበዓሉ ላይም ከብዙ አገሮች የሚሄዱ 1.5 ሚሊዮን መንፈሳዊ ተጓዦች እንደሚሳተፉበት ይነገራል። የቬላንካኒው እመቤታችን እጅግ ቅድስት ድንግል ማርያም ለሁላችንም መልካም ጤንነት ታማልድልን፣ አሜን።

ክቡራትና ክቡራን አድማጮቻችን ለረቡዕ ግንቦት 19 2018 ዓመተ ምህረት ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።